Jesus, help me to do it.

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳ ተመደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 10 ሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሃዋርያው ልኡኽ ቅዱስ መንበር ናብ ሃገረ ቺሌ ንብፁዕ ሊቀ ጳጳሳት ኩርያን ማቴዎ ቫያሎንካልን ንሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ፔሩጂያን ቺታ ደል ፒየቬ ኢጣልያ ንብፁዕ ኣቡነ ኢቫን ማፌያዝን ንሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ኡትሬች ሆላንድ ንብፁዕ ኣቡነ ቪለም ጃኮቡስ ኤይክን ንናይ ሃገረ ፖላንድ ልኡከ መንግስቲ ናብ ሃገረ ቫቲካን ንኣምባሳደር ኣዳም ማርዮስ ኪቪያት ኮቭስኪን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 10 ሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ዝለገስዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ናብታ ኣብ ጀናዛ ኖ እትርከብ ቤተ መቕደስ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ምብጻሕ ከም ዘካይዱ ኣብ ዓለምለኻዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፉን መደረ ዘስምዑን ብፁዕ ሊቀ ጳጳሳት ሞዋቹኩ ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ኣብ ዋዜማ ምዝዛም ፋልማይ ኣህጉራዊ ዓውደ ጉባኤ ብዛዕባ ካቶሊካዊ ትምህርቲ ኣብ ኣፍሪቃ ዝወፀ ኣዋጅ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 10/1/2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቶም ኣብ ኣደባባይ ቅዱስ ጴጥሮስ ተኣኪቦም ዝነበሩ ብዙሓት ነጋድያን ህላወ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዅሉ የሐድሶ እዩ ክብሉ ኣስተምሂሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ዝሓለፈ ሰንበት ንጸሎት መላከ እግዚኣብሔር ኣብ ኣደባባይ ቅዱስ ጴጥሮስ ዝተረኽቡ ነጋድያንን መንፈሳውያን በጻሕትን ኣብ ዝለገሱሎም ኣስተንትኖ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ልዕሊ ባሕሪ ብእግሩ እናኸደ ምስ ደቀ መዛሙርቱ ከም ዝተራኸበ ዝገልጽ ናይ ዕለቱ ንባብ ወንጌል ኣስተምሃሩ። እዚ ተኣምራት እዚ ነቶም ደቀ መዛሙርቲ ከህድኦም ኢሉ ዝገበሮ ብዝያዳ ከም ዝርዕዱ ገበሮም። ኣብዚ ጸበባ እዚ ኸኣ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣነየ ትብዑ ኣይትፍርሑ ክብል ተዛረቦም። ርእሰ ሊቃነ ጳጳሳት ልዮን ኣስተምህሮኦም ብምቕጻል ህላወ ጐይታ ንዅሉ ይቕይሮ ይበሉ ጴጥሮስ ናብኡ ኣቢሉ ንኽመጽእ ኣብቲ ማዕበልቲ ሂደት ስጉምትታት ምስ ተጓዓዘ ድማ ፍርሐ ክጥሕል እውን ጀመረ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከኣ ብኢዱ ሒዙ ኣድሓኖ። ስለዚ ቅዱስ መጽሓፍ ክንፈርሕን ኣዒንትና ካብ ኢየሱስ ፈጺምና ከነርሕቕን ከም ዘይብልና ይሕብረና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እዚ ተመክሮ እዚ ካብ ልቢ ደቀ መዛሙርቲ ብሓቂ ንስኻ ወዲ ኣምላኽ ኢኻ ዝብል እምነት ከም ዘመንጨወ ኸኣ ገሊጾም ቅዱስነቶም ወሲኾም ነዚ ናይ እምነት ጸዋዕታ ምስቲ ኣብ ወንጌል ማቴዎስ ዘሎ እተፈላለየ ፍጻሜታት ኣተሓሒዞም ኣስተንተኑ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝበለ ብሓቂ ብሓቂ ብለኩም ኣለኹ ክንዲ ፍረ ኣድሪ እትኣክል እምነት እንተ ደኣ ልያትኩም እሞ እንተዘይተጠራጠርኩም ነዚ እምባዚ ኪድ ናብ ባሕሪ እቶ እንተበልኩምዎ ከምኡ ክኸውን እዩ ክብል ከም ዘስተምሃሮም ኣመልከቱ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቶም ደቀ መዛሙርቲ ኣብቲ ባሕሪ ዘጋጥሞም ነገር እዚ እዩ፣ ሰላም ክርስቶስ ኣብ ማእከል እቲ ዝናወፅ ማያትን ከለዉ በጽሖም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ካብዚ ተኣምራት እዚ ክልተ ትምህርቲ ከም ዝርከብ ጠቒሶም፣ ቀዳማይ ኣብ ቅድሚ ኣሳልጦ ዘይምዕባይ፣ ካልኣይ ድማ ኣብ ጸልማት ዝበዝሖ እዋናት ሽግር ከም ዝገጥመና ዘሎ ኮይኑ ኣብ ዝስማዓና ግዜ እውን ከይተረፈ ተስፋ ዘይምቑራጽ ጻዕርና እናገበርና ክንስና ንቕድሚት ዘይኮነስ ንድሕሪት ንምለስ ከም ዘሎና ኮይኑ ይስማዓና ይኸውን ክብሉ ኣስተንተኑ። ርእሰ ሊቃነ ጳጳሳት ኣስዒቦም ኣብ ዝኾነ ይኹን ኩነታት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣይሓድገናን እዩ፣ ብጸሎትን ብቅዱሳት ምስጢራትን ቅዱስ ቃሉ ብምስማዕን ብትሕትና ናብ ጃልባ ህይወትና እንተ ተቐቢልናዮ ንጉዕዞና ሰላምን ብርሃንን ብርታዕን ክንረክብ ኢና ክብሉ እውን ተላበው። ርሰሊቃነ ጳጳሳት አመደምደምታ ድንግል ማርያም እታ አምነታ ዝተመስከረላ አብ አምላኽ ብምትእምማን በዚ መንገድ እዚ ንኽንጓዓዝ ክትሕግዘና ትኽእል እያ ብምባል ድማ ኣስተንትንኦም ደምደሙ። ርሰሊቃነ ጳጳሳት ልዮን መበል 14 ድሕሪ ጸሎት መላእክ እግዚአብሔር ምድጋሞም ብዛዕባ እቲ ኣብ ሱዳንን ዩክሬይንን ሩስያን ዝቕጽል ዘሎ ዓመፃ ከም ዘተሓሳስቦም ገሊጾም እቶም ዓመፅ ዝዘርኡ ክቕየሩ ከምኡውን ቁፅሮም እናወስኸ ዝኸይድ ዘሎ ጉዳያት ዝኾኑ ሰላማውያን ሰባት ደው ክብል ጻውዒት ኣቕሪቦም። ቅዱስ ኣቦና ርሰሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ዕለት 9 ነሓሰ ጸሎት መላእክ እግዚኣብሔር ድሕሪ ምዕራጎም ብዛዕባ እቲ ኣብ ሱዳን ዘሎ ኩነታት ህፃናት ከም ዘተሓሳስቦም ብፍላይ ድማ ኣብ ከተማ ኤላ በይድ ጠቒሶም ይርከቡ። ምስ ኩሎም ህዝቢ እቲ ሃገር ዘለኒ መንፈሳዊ ቅርበት ክገልጽ እንከለኹ ንሰበስልጣን እቲ ሃገር ንሰላማዊ ህዝቢ መተሓላለፊ ውሕስነት ክህሉ ጻውዒ ተቕርብ ኣለኹ በሉ። ርሰሊቃነ ጳጳሳት ወሲኾም ኣህጉራዊ ማሕበረሰብ ቅልጡፍ ተወሳኺ ደው ንምባል ዝግበር ጻዕርታት ክድግፉ ጻውዒት ኣቕሪቦም ጐይታ ንዅሉ ኣብ መከራ ዝርከብ ክድግፎን ንልብቶም ዓመፃ ዝዘርኡ ዘለዉ ሰባት ክልውጦን ነቲ ንነዊሕ እዋን ዝተጸበናዮ ሰላም ከኣ ከንግስ ክጽልዩ ተማሕጺኖም። ውድብ ሕቡራት ሃገራት ንዓለም ለኻዊ ማሕበረሰብ ኣብ ከተማ ኤላ በይድ ሱዳን ዝቕጽል ሰብኣዊ ዕንወት ክኸውን ከም ዝኽእል የጠንቅቓሉ። ሰባት ንኣዋርሕ ዝኣክል ኣብ ከበባ ድሕሪ ምርካቦም ምግብን ማይን ሕክምናዊ ንዋትን ከም ዘይብሎም እውን ይገልጹ ኣለዉ። ከተማ ኣልኦበይድ ኣብ ማእከላይ ሱዳን ኣብ ዝርከብ እስትራቴጂካዊ መተሓላለፍን ናብ ምዕራባዊ ዞባ ዳርፉር ዝወስድ መንገድን ስለ እትርከብ ኣብ ውሽጢ ርእሲ ከተማ ሰሜን ኮርዶፋ ኩናት ይቕጽል ኣሎ። ኣብ መላእ ሱዳን ድማ ልዕሊ 14 ሚልዮን ሰባት ተመዛቢሎም ኣለዉ። ብሚልዮናት ዝቝጸሩ ድማ ድሕርን 3 ዓመት ዝቐጸለ ኩናት ብጥሜት ይሳቐዩ ኣለዉ። ርሰሊቃነ ጳጳሳት ልዮን ጻውዒቶም ብምቕጻል ብዛዕባ እቶም ኣብ ዩክሬይንን ሩስያን ዝሞቱ ዘለዉ ብዙሓት ሰላማውያን ሰባት ዝቖሰሉ ሰባትን ዘለዎም ኣቓልቦ ኣካፊሎም ዘሕዝን ፍጻሜታት እዩ ብምባል ብኸመይ ይቕጽል ከም ዘሎ ጥራይ ዘይኮነስ እናወሰኸ ይኸይድ ከም ዘሎን እዚ ድማ ቁጽሮም እናወሰኸ ዝኸይድ ዘሎ ግዳያት ዝኾኑ ሰላማውያን ሰባት ከም ዘስዕብ ዘሎ ኣጕልሑ። ርሰሊቃነ ጳጳሳት ወሲኾም ምስ ስድራ ቤታት እቶም ግዳያትን ዝቖሰሉን ከምኡውን ኩሎም እቶም ብሰንክቲ ዝቕጽል ዘሎ ኩናት ዝሳቐዩ ዘለዉ ኣብ ጐኖም ደው ኢለ ኣለኹ በሉ። ኣብ ማእከል ዝቐጻሊ ኩናት ኣህጉራዊ ሰብኣዊ ሕጊ ክኽበር ከምኡውን ኣብ ክልቲኡ ወገን ዘለዉ ሰላማውያን ሰባት ከም ዒላማ ገይሮም ዝጥቀምሉ መጥቃዕትታት ደው ክብል ልባዊ ጻውዒት ኣቕሪቦም። ርሰሊቃነ ጳጳሳት ልዮን ከም ዝገለጽዎ ውግእ ዝያዳ ኩናት ጥራዩ ዘምጽእ ንብዙሕ ስቓይ ድማ እዩ ምኽንያት ዝኸውን በሉ። ነቲ ዓመፃ ደው ንምባልን ንዲፕሎማስያዊ ዘተን ምይይጥን ቦታ እንኸፍተሉ እዋን ሕጂ እዩ፣ እዚ ድማ ንሰላም መንገዲ ዝጸርግ እዩ በሉ። ቅዱስ ኣቦና ርሰሊቃነ ጳጳሳት ኣስዒቦም ነቶም ካብ መላ ኢጣልያ ዝመጹ ጉጅለታት መንእሰያት ሰላምታ ድሕሪ ምቕራቦም ኣብ ኣደባባይ ቅዱስ ጴጥሮስ ብዙሓት ጉጅለታት መንእሰያት ከም ዘለዉ ኣጕልሑ። ንገለ ካብቲ ናይ ዕርፍቶም መዓልታት ከም ምልክት ተስፋ ውልቃዊ ዕቤትን ዕርክነትን ኣብ ዘተባብዕ ንጥፈታት ከሕልፍዎ ከም ዝመረጹ እውን ገለጹ። ብፍላይ ኣብቲ ብዕለ 6 ነሓሰ ኣብ ኣሲዚ ዝተገብረ ጉባኤ ፍራንቸስካውያን ምስ መንእሰያት ዝገበርዎ ርክብ እውን ዘኪሮም። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ርሰሊቃነ ጳጳሳት ልዮን መበል 14 ኣብ መንበረ ጴጥሮስ ምስ ተቐመጡ ድሕሪ 2 መዓልቲ ናብ ዝበጽሕዋ ቤተ መቕደስ ኣጐስጢኖሳውያን ኣብ ዝመጽእ ዕለት 7 መስከረም እውን ኣብ ድሮ በዓለ ልደት ኖና ቅድስት ድንግል ማርያም ከም ዝበጽሕዋን ኣባኡ ድማ መስዋእተ ቅዳሴ ከም ዘዕርጉ ተፈሊጡ። ኣብ ቅድሚ ምስሊ ኖና ድንግል ማርያም ክጽልዩ ከለዉ እተሳእለ ስእሊ ድማ በቲ ግዜ እቲ ክኽፈት እዩ። ቅዱስ ኣቦና ርሰሊቃነ ጳጳሳት ልዮን መበል 14 ናብታ ካብ ከተማ ሮማ ኣስታት 45 ኪሎ ሜትር ርሒቓ እትርከብ ጌና ዞና ኣብ እትብሃል ንእሽቶ ከተማ ዳግም ክበጽሑ እዮም። እዛ ከተማ እዚኣ ኸኣ ኣብ ግዜ ሃፀያዊ ግዝኣት ሮማ ኣብ እዋን ሓጋይ ናይ ዕርፍቲ ስፍራ ዝነበረት፣ ኣብ ማእከላይ ዘመን ከኣ ክፍሊ ግዝኣት ስድራ ቤት ኮሎና ዝኾነት ቁሸት እያ። ኣብ መበል 14 ክፍለ ዘመን ንኣባላት ማሕበር ካህናት ኣጐስጢኖሳውያን ብሕድሪ ተዋህበት፣ ንእሽቶ ቤተ ክርስቲያን ድማ ኣባኡ ትርከብ። እዛ ቤተ ክርስቲያን ደብረ ቅድስተ ማርያም ዘሰናይ ምክሪ ተባሂላ ድማ ትፍለጥ። ርሰሊቃነ ጳጳሳት ልዮን መበል 14 ናብ መንበረ ጴጥሮስ ድሕሪ ምቕማጦም ድሕሪ 2 መዓልቲ ብዕለት 10 ግንቦት 2025 ናብዛ ቤተ መቕደስ እዚኣ ብሕታዊ ምብጻሕ ከም ዘካይዱ እውን ዝዝከር እዩ። ልዕሊ ሓደ ዓመት ጸኒሖም ድማ ኣብ ድሮ በዓለ ልደት ኖና ቅድስቲ ድንግል ማርያም ዳግም ክበጽሕዋን ኣባው ድማ ምስዋተ ቅዳሴ ከም ዘዕርጉን ናይ ቅድስቲ መንበር ቤት ጽሕፈት ዜና ክፍሊ ማሕተምን መግለጺ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዘን ቀዳሞት መዓልትታት እዘን ዘመነ ጵጵስናይ እቲ ቤተ ክርስቲያን ብሕድሪ ዝሃበትኒ ሓድሽ ኣገልግሎት ከም ተካኣይ ቅዱስ ጴጥሮስ ኮይነ ተልኾይ ንምቕጻል ናብዚ ክመጽእ ኣዝየ ደሊ ነበርኩ ቢሎም ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካየድዎ ምብጻሕ ነቶም ኣብ ወጻኢ ቤተ ክርስቲያን ተኣኪቦም ዝነበሩ ምእመናን ከም ርእሰ ሊቃነ ጳጳሳት ኮይኖም ንፈለማ እዋን ናብ ጌና ዞና ኣብ ዝበጽሕሉ ነዚ ሓሳባት እዚ እውን ኣካፈልዎም። ኣብ ናይ ክብሪ መጽሓፍ ኣጋይሽ እቲ ቤተ መቕደስ ድማ ናብ ቤተ መቕደስ ቅድስቲ መቤትና ዘሰናይ ምክሪ ንምምጻእ ግዴታን ዓሚቝ ባህግን ከም ዝተሰምዖም ጸሓፉ። ኣብ ምሉእ ህይወተይ ብህላውኣን ብጥበባን ከምኡውን በቲ ወትሩ ኣብ ማእከል እምነተይ ዝኾነ ወዳ ዘለዋ ፍቕሪ ኣርኣያ ኮይናትኒ እያ። ነቲ መንገድን ሓቅን ህይወትን ዝኾነ ወዳ ክስዕብ ከማደይ ኮይና ስለ ዝሓገዘትኒ ኣመስግና። ኣብዚ ሓድሽ ተልእኾ እውን ኣሰኒዮምን እዮም ክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ገሊጾም ኣብ ማሕበር ካህናት ኣጎስጢኖሳውያን ኣውራጃ ቺካጎ ኣብ ዝርከብ ምስ ተጸንበሩ ድማ እዚ ማሕበር እዚ ንባዕሉ ንእኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ከም እተወፈየ ኣስተውዓሉ። እቲ ብዕለት 10 ግንቦት 2025 እተገብረ ምብጻሕ ርእሰ ሊቃነ ጳጳሳት ልዮን ንመጀመርታ ግዜ ዘካየድዎ ሃንደበታዊ ምብጻሕ እዩ ዝነበረ። ከም ፈላሲ ኣባል ማሕበር ኣጎስጢኖሳውያን መጠን ንዓሰርተታት ዓመታት ናብዚ ቤተ መቕደስ ኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ በጺሖም እዮም። ኣብ መጀመርታ 1980ታት መንእሰይ ተምሃራይ እንከለዉ ንመጀመርታ ግዜ ናብ ከተማ ሮማ ምስ መጹ እውን ኣባኡ በጺሖም እዮም። ጸኒሖም ድማ ብተደጋጋሚ ከም ጠቕላላ ሓለቓ ማሕበር ካህናት ኣጎስጢኖሳውያን እውን ምብጻሕ ኣካይዶም እዮም። ከም ጳጳስ ቺክላዮ ኣብ ዝነበሩሉ እዋን ከምኡውን ካርዲናል ኮይኖም ኣብ ሮማ ኣብ ዘገልገሉሉ እዋን እውን ናብዛ ቤተ መቕደስ ተመላሊሶም ምብጻሕ ኣካይዶም እዮም። ርእሰ ሊቃነ ጳጳሳት ኮይኖም ቅድሚ ምምራጾም እቲ ናይ ቀረባ እዋን ዘካየድዎ ምብጻሕ ኣብ ዕለት 25 ሚያዝያ 2024 ኣብ ክብረ በዓል ቅድስቲ ድንግል ማርያም ዘሰናይ ምክሪ እዩ ዝነበረ። ኣብቲ ዕለት እቲ ኣብ ዘካፈልዎ ስብከት ቃል ኣምላኽ ነቶም ምእመናን ንማርያም ኣብ መላእ ዓለም ሰላምን ዕርቅን ንምስፋን ከም መተባብዒት ገይሮም ክርእይዋ ተማሕጸንዎም። ኣብ ርእሲ እዚ እውን ኣብታ ከም ርእሰ ሊቃነ ጳጳሳት እተመርጹላ መዓልቲ ማለት ዕለ 8 ግንቦት 2025 ኣብ ማእከላይ ሰገነት ናይ ባዚሊካ ቅዱስ ጴጥሮስ ቅድሚ ምቕልቃሎም ኣብ ቤት ጸሎት ቅዱስ ጳውሎስ ኣብ ሃዋርያዊ ህንጻ ሃገረ ቫቲካን ዝርከብ ኣብ ቅድሚ ምስሊ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ብየማናይ እቲ መንበረ ታቦት ዝርከብ ግዜ ወሲዶም ከም ዝጸለዩ ዝዝከር እዩ። ቤተ መቕደስ ኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ኣብታ ኣብ መበል 13 ዘመን እተሃንጸት ንቅድስቲ ድንግል ማርያም እተወፈየት ንእሽቶ ቤተ መቕደስን ኣብ ዝነበረትሉ ስፍራ እዩ ዝርከብ። ኣባላት ማሕበር ኣጎስጢኖሳውያን ዝኾኑ ካህናት ከኣ ኣብ ወሰናስን ከተማ ጌዛኖ ኣብ እትርከብ ንእሽቶ ገዳም እዮም ዝነበሩ። ብ1356 እቶም ገዛእት እቲ ኸባቢ ዝነበሩ ስድራ ቤት ኮሎና ነቲ ቦታ ኣምልኾ ናይ ምክንኻን ጉስነታዊ ኣገልግሎት ነዞም ፈለስቲ ብሕድሪ ኣወፈይዎ። ኣብ መጀመርታ መበል 15 ክፍለ ዘመን ምስቲ ኣብ ጥቓኡ ዝነበረ ገዳም እንደገና ካህንጽዎ ከስፍሕዎን ድማ ወሰኑ። ፔትሩሽያ ዝስማ ኣባል ማሕበር ኣጎስጢኖሳውያን ናይ ሳልሳይ ደረጃ መበለት ንዅሉ ጥሪታ ብምሻጥ ኣብቲ ዝተጀመረ ውጥን ኣበርክቶ ገበረት። ነቲ ዕዮ ንምፍጻም እኹል ገንዘብ ስለ ዘይነበረ እኳ እንተተላገጹላ ቅድስቲ ድንግል ማርያምን ቅዱስ ኣጎስጢኖስን ግን ከም ዝዛዝምዎ ወትሩ ተኣምን ነበረት። ብዕለት 25 ሚያዝያ 1467 ተኣምራታዊ ፍጻሜ ተፈጸመ። ምስሊ እኖና ቅድስቲ ድንግል ማርያም ኣብ መናድቕታ ገና ኣብ ህንጸት ዝነበረት ቤተ ክርስቲያን ተራእየ። ጸኒሑ ብኽልተ ኣልባናውያን ነጋደያን እቲ ኣብ ሽኮደር ኣልባንያ ዝርከብ ዝነበረ ምስሊ ካብቲ ኣኽቢርካ ዝረአ ዝነበረ ቦታ ከም ዝጠፍአ ተፈልጠ። እዚ ፍጻሜ እዚ ዓብዪ ኣግራሞት ፈጠረ። ብኣሽሓት ዝቝጸሩ ምእመናን ድማ መስሕብ ዝኾነ እዩ ዝነበረ። ነዛ ምስሊ እዚኣ ድማ ብዙሕ ተኣምራታትን ጸጋታትን ተነግረላ። ሳላቲ ዝፈሰሰ ወፈያታት ከኣ ህንጸት እቲ ቤተ ክርስቲያንን ገዳም ኣጎስጢኖሳውያንን ድማ ተዛዘመ። አብዛሐለፈ ዘመናት ካልኦት ጳጳሳትውን ነቲ አብ ጌና ዞና ዝርከብ ቤተ መቅደስ ይበጽሕዎ ነበሩ። ርእሰሊቃነ ጳጳሳት ኡርባን ሻምናይን፣ ርእሰሊቃነ ጳጳሳት ፒዮስታሽዓይ፣ ርእሰሊቃነ ጳጳሳት ቅዱስ ዮሐንስ መበል 23፣ ከምኡውን ርእሰሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ናብዛ ቤተ መቅደስ ምብጻሕ ኣካይዶም እዮም። ስእልታቶም ኣብ መናድቕ እታ ንእሽቶ ቤተ መቅደስ ድማ ይርከብ ኣሎ። ብዛዕባ እቲ ብዕለ 7 መስከረም ዝካየድ ምብጻሕን መስዋእተ ቅዳሴን ምኽንያት ብምግባር ክቡር ኣባ ሎዶቪኮ ሴንትራ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ልክዕ ከምቶም ቅድሚኦም ዝነበሩ ኣርእስተ ሊቃነ ጳጳሳት ኣብ ቅድሚ ምስሊ እኖና ቅድስቲ ድንግል ማርያም ክጽልዩ ከለዉ ዘርኢ ስእሊ ክኽፈት ምዃኑ ድማ ንዜና ቫቲካን ሓቢሮም።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሊቀ ጳጳሳት ፎርቱናተስ ንዋቹኩ ዋና ጸሓፊ ላዕለዋይ ቤት ጽሕፈት ቅዱስቲ መንበር ጉዳያት ስብከተ ወንጌል ኣብ ሩዋንዳ ርእሰ ከተማ ኪጋሊ ካብ ዕለት 8 ክሳብ ዕለት 10 ንሓሳብ ዝተኻይደ ዓለማዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፉን መደረ ዘስምዑን ምዜና ቫቲካን ኣብ ዘካይዶ ቃለ መሕትት ክርስትያን መራኸቢ ብዙሓን ቅድሚ ቀንዲ ተዋሳእቲ ምዃኖም ደቂ መዛሙርቲ ክኾኑ ቅድሚ ስነ ኣሃዛዊ መድረኽ ምፍጣር ኣብ ሰብኣውን መንፈሳውን ቅርፂ ዝተሰረተ መንነት ንምህናፅ ዝተፀውዑ ምዃኖም የስተብህሉ። ስነ ኣሃዛዊ ርክብ ንባሕላዊ ስኒትን ከባቢያዊ ሰናይ ህወትን ዝብል ኣርእስቲ ዘለዎ ናይ መጀመርታ ሙሉእ ኣኼባ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን 2026 ዓመተ ምሕረት ዝተሳተፉ ሊቀ ጳጳሳት ፎርቱናተስ ንዋቹኩ ዋና ጸሓፊ ላዕለዋይ ቤት ጽሕፈት ቅዱስቲ መንበር ጉዳያት ስብከተ ወንጌል ኣብ ዘስምዖም መደረ ወዲ ሰብ ምርጫ ከም ዝገጥሞ ገሊፆም ኣብታ ብክውንነትን ርእሰ ብቑዕነትን ጫውጫውታን ዝተለለየት ዓለም ምሩኽ ምዃን ወይ ድማ እግዚኣብሔርን ሰብኣውነትን ብሕብረት ክነብረላ ዝኽእሉ መናድቕ ከተማ ብሓባር ዳግማይ ምህናፅ ዝብል ምርጫ እንክብሉ ኣብሪሆም ከም ምላሽ ናይ ዝብድሆ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ፍቕሪ ስልጣነን ምህናፅ ዘቕረቦ ዕድመ ኣቃሊሖም እዚ ዕማም እዚ እዋናዊ መጋበርያ መራኸቢ ብዙሓን ዝሓዙ ደቂ መዛሙርቲ ደረጃ ብደረጃ ክፍጸም ከም ዝኽእል ይገልጹ። ደቂ ተባዕትዮን ደቂ ኣንስትዮን ደቂ መዛሙር ምዃን ቅድሚ ጽልዋ ክመጽእ ከም ዘለዎ ዘእምኑ ካብዚ ኣስተንትኖ መንነትን ተልእኾነ ክርስትያን መራኸቢ ብዙሓን ጀሚሮም ሊቀ ጳጳሳት ንዋቹኩ ምስ ዜና ቫቲካን ኣብ ዘካይዶ ቃለ መሕትት ብዛዕባ ጸዋዕታን ተራነ ናይቶም ኣብ ርክብ ዝነጥፉ ሰባት ተወሳኺ ርድኢት የቕርቡ። ሊቀ ጳጳሳት ንዋቹኩ ብዛዕባ ኣብ ተልእኾ ስብከተ ወንጌል ዘገልግሉ ሰሙያ መራኸቢ ብዙሓን መለለዪ ክኾኑ ዝግብኦም ጽቡቕ ባሕርያት ምስተሓተቱ ንፍቕሪ ኣምላኽ ከመሓላልፍን ህላዊ ኢየሱስ ክርስቶስ ክእውጅ ንዝኽእል መሳርሒ ድሕነት ዝኸውን መልክዕ መራኸቢ ብዙሓን ክለማመዱ ከም ዝተጸውዑ ኣስተብሂሎም ኢየሱስ ንኹሉ ኣሕዛብ ደቂ መዛሙርቲ ግበርዎም እንክብል ዝኸቦ ትእዛዝ ብምዝካር ኣብቲ ግዜ እቲ ኣሕዛብ ብቐንዱ ከም ኣካላዊ ቦታታት ይፍለጡ ከም ዝነበሩን ሎሚ ግን ሰባት ዝራኸብሉን ሓድሕዶም ዝዋስእሉን ዝጸላለውሉን ማሕበረሰባት ዝሃንጹሉን ሓደስቲ ቦታታት ተቐልቂሎም ኣለዉ። እዚኦም ድማ ኢንስታግራም፣ ቲክቶክ፣ ዩቲዩብ ካልኦት ስነ ኣሕዞም መድረኻትን ይርከብዎም። በዚ ምኽንያት ድማ ብስራት ጐይታ ኣብ ስጋዊ ቦታታት ተሓጺሩ ክጸንሕ ዘይኮነስ ናብ ስነ ኣሕዛዊ ዓለም ክበጽሕ ኣለዎ። ብተወሳኺ ነፍሶ ከፍ ዝሕተም ትሕዝቶ ጽሑፍ ይኹን ምስሊ ወይ ድምፅን ስእልን ፍርያት ካብ መጋበሪ ሓበሬታን ላዕሊ ክኸውን ነዚ ጸዋዕታ ብምሉእ ንቕሓት ምዕቋፍ ኣገዳሲ እዩ እንክብሉ ብኣጽንዖት ሓቢሮም ሕብረትን ተስፋን ክዕቢ ድልድላት ክሓንጽ ርክበ ከተባብዕን መልእኽቲ ወንጌል ናብ ልቢ ሰባት ዝበጽሕ ሓድሽ መገዲ ክኸፍትን ይግባእ። ንመጽእ መራኸብቲ እንታይ መልእኽቲ ከም ዝህብ ምስተሓተቱ ድማ ናብ ገለ ካብቲ ኣብ መድረኽ ምሉእ ሓፈሻ ዓውደ ጉባኤ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን 2026 ዓመተ ምሕረት ዘካፈሎ ኣስተንትኖታት እናሓሰቡ ብፍላይ ንመንእሰያት መራኸብታት ዝገብሮ ናይ መጀመርታ ጻ ውዒት ቀሊል ግን ከዓ መሰረታዊ ፀሓ ውዒት እዩ ነይሩ። እዚ ድማ ቅድሚ መድረኻት ምህናፅ ኣእምሮኻ ምህናፅ ኣዝዩ ኣገዳሲ ምዃኑ ዘመላኽት እዩ። ኣብ ስነ ኣሕዛዊ ዓውዲ ፀላውነት ቅድሚ ምድላይ ውሽጣውነት ምድላው ህንፀት ደቂ ሰባትን መንፈሳዊ ብስለትን ክመፅእ ከም ዘለዎ የብርሆ። ብተወሳኺ ነፍሲ ወከፍ ስነ ኣሕዛዊ ጉዕዞ ናይ ቀቢላውነት ውልትውነትን ወይ ፍልሊ ዘይኮነስ ንኸይርክብ መገዲ ክኸውን ንሰብ ሙያ መራኸቢ ብዙሓን ኣተባቢዖም ኣብዚ ዓውዲ እዚ ሓልዮት ንፍጥረት ኣገዳሲ ኣካል ናይቲ ዘካፍሎ ዛንታታት ምዃኑ ብምዝኽኻር ንሓበራዊ ገዛና ዝምልከት ክንክን ኣብ ትራኻታቶም ምወኻሓድ ኣገዳሲ ምዃኑ ኣስሚሮም ኣብ መደምደምታ ሊቀ ጳጳሳትን ዋቹኩ ንሰብ ሙያ መራኸቢ ብዙሓን ጋዜጠናታት ተልእኾኦም ኣብ ዓሚቕ ማንነት ዝተሰረተ ምዃኑ ኣዘኻኺሮም ማለት ኣብ ቅድሚ ቀንዲ ተዋሳእነቶም ደቂ መዛምርቲ ምዃን መጋበርያ ምፍለላይ ዘይኮነስ ሓነስቲ ድልድል ምዃን ከምኡውን መሰኻኽር ተስፋ ወንጌል ኣብዚ ናይ ሎሚ ሓድሽ ስነ ኣሃዛዊ ቦታታት እውን ምስ ኣምላኽ ክትራኸብ ዘድልያ ዓለም እንክብሉ ምስ ዜና ቫቲካን ዘካይድዎ ቃለ መሕትት ይዛዝሙ። ኣብ ዋዜማ ምዝዛም ፈላማይ ኣህጉራዊ ዓውደ ጉባኤ ብዛዕባ ካቶሊካዊ ትምህርቲ ኣብ ኣፍሪካ ኣባላት ኤጲስቆጶሳዊ ጉባኤታት ኣፍሪካን ማዳጋስካርን ሕብረት ኣዋጅ ካቶሊካዊ ትምህርቲ ኣዲስ ኣበባ ብዝብል ኣርእስቲ 27 ነሓሰ ኣፅዲቖም። እዚ ጽሑፍ እዚ ነቲ ማእከላይ ተራ ትምህርቲ ኣብ ወንጌላዊ ተልእኾ ቤተ ክርስቲያን ደጊሙ ዘረጋግፅን ንኹለንተናዊ ህንፀት መንእስያት ኣፍሪቃውያን ዳግማይ ተወፋይነት ክግበር ዝፅውዕን እዩ። ካብ መላእ ኣፍሪካን ማዳጋስካርን ዝመፁ ኣበመናብርት ኤጲስቆጶሳውያን ጉባኤታት ጳጳሳት ካቶሊካውያን መምሃራን መራሕቲ መናብርተ ጥበብ ኣብያተ ትምህርትን ኣባላት ሰብፊ ህወትን ዓለማውያን መንእሰያትን ካብ መላእ ኣፍሪካን ማዳጋስካርን ዝተዋፅኡ ዝኸተመዎ ኣዋጅ ኣዲስ ኣበባ ውፅኢት ዕዮ ናይቲ ካብ ዕለት 5 ክሳዕ 28 ነሓሰ 2026 ዓመተ ምሕረት ኣብ ኣዲስ ኣበባ ዝተኻየደ ብዛዕባ ካቶሊካዊ ትምህርቲ ዝዘተየ ፈላማይ ኣህጉራዊ ዓውደ ጉባኤ እዩ። ተሳተፍቲ ካቶሊካዊ ትምህርቲ ኣገዳሲ ኣገልግሎት ቤተ ክርስቲያን ፍሉይ ዕድል ዘለዎ መሳርሒ ስብከተ ወንጌል ንህንፀት ባሕርያት ሓይሊ ከምኡውን ንውሁድ ሰብኣዊ ምዕባለ መተካእታ ዘይብሉ መጋበርያ ምዃኑ ደጊሞም ኣረጋጊፆም ብወንጌል ዝተደረኸ ዓለማዊ ውዕል ትምህርትን ባህላዊ ውርሻታት ኣፍሪቃን ሰነድ ትምህርቲ ንመጻኢ እታ ሃገር መሰረታዊ ኮይኑ ከም ዝቕፅል የጉልሕ። እዚ ኣዋጅ እዚ ንቤተ ክርስቲያን ንትምህርታዊ ስጉምቲ ዝድግፍ ሓያሎ ሰረታዊ መትከላት ዘዘኻኽር ኮይኑ ብፍላይ ድማ ክብሪ ነፍሲ ወከፍ ሰብኣዊ ፍጥረት ብኣምሳልን ኣርኣያን ኣምላኽ ዝተፈጥረ ከምኡውን ነፍሲ ወከፍ ህፃንን መንእሰይን ኣብ ሓቂ ፍትሒ እምነትን ሰብኣዊ ክብርን ዝተሰረተ ፅፉፍ ትምህርቲ ናይ ምርካብ ዘይምንዛዕ መሰል የረጋግፅ። ብተወሳኺ መተካእታ ዘይብሉ ተራ ኣባይቲ ስድራ ቀዳሞት መምሃራ ንደቆም ዘጉልሕ ኮይኑ ኣበርክቶ ካቶሊካውያን ኣብያተ ትምህርቲ ኣብ ህንፀት ሃገር ሰላም ስነ ምግባራዊ መርሕነት ስነ ምርምራዊ ምዕባልን ማሕበራዊ ለውጥን የጉልሕ። ካቶሊካዊ ቤት ትምህርቲ ኣብ ውሽጢ ሕብረተሰብ ናይ ሰላምን ስኒትን ምትእስሳር ንምፍጣር ንምምሃር ክቡር መጋበርያ ተባሂሉ ይቐርብ። ንዚ ሰነድ ኣዲስ ኣበባ ዝኸተሙ ድኽነት፣ ግጭት፣ ግዱድ፣ ስደት፣ ሽቕለት፣ ኣልቦነት፣ ዘይምዕርዩነት፣ ለውጢ ኣከባቢ ኣየር፣ ምንቁልቃል፣ ግብረ ገባዊ ክብርታት ከምኡውን እኹል ናይ ትምህርቲ ፀጋታት ዘጋጥሞም ብዙሕ ብድሆታት ኣፍልጦ ይህብ። ይኹን እምበር እደ ጥበብ ምርምር ምሕዞ ሰብ ሰርሖ ኣስተውዕሎን ኣህጉራዊ ምትሕብባርን ከም ዕድላት ትምህርታዊ ተልእኾ ቤተ ክርስቲያን ንምሕዳስ ዘገልግል ገይሮም ይርእይዎ። ኣብ ቅድሚ እዚ ክውንነታት እዚ መንነት ካቶሊካውያን ትካላት ንምሕያል ኩለንትናዊ ቅርፂ መንፈሳዊ ግብረ ገባዊ ምሁራዊ ማሕበራውን ምህዳራውን ንምድንፋዕን ኣብ ስልጠና መምሃራንን መራሕቲ ትምህርትን ወፍሪ ንምግባር ቃል ይኣትዉ። ውሑስ ንኩሉ ዝሓቁፍ ግሉፅን ንህፃናትን ተቃላዕትን ትካላት ምርግጋፅ ኣብ ርእሲኡ ድማ ንዝደኸዩ ስንኩላን ዝተመዛበሉን ዝተገለሉ ማሕበረሰባትን ተበፃሕነት ፅረት ዘለዎ ትምህርቲ ክሰፍሕ ይፅውዕ። ስነ ምግባራዊ ኣመራርሓ ህንፀት ሰላም ዕርቅን ሓላፍነታዊ ዜግነትን ከስፍሑ እውን

ቅዱስነት ክገብሮ ይዕድሙ መንግስታት ንአበርክቶ ካቶሊካውያን ትካላት አብሃግራው ልምዓት ዘለዎም አበግዳ አፍልጦ ክህቡ ክድግፉን ይፅውዕ ብተወሳኺን መናብር ተጥበብ ማሕበራት ሰቡፊ ህይወት ኣባይቲ ስድራን ዓለም ለኻውያን መሻርክትን ዝምልከት ኮይኑ ኣብ ኣፍሪቃን ማዳጋስካርን ንዘሎ ካቶሊካዊ ትምህርቲ ብዘላቐ መገዲ ንምድንፋሕ ምትሕብባሮም ክሕይሉ ይላቦ ነዚ ኣዋጅ ኣብ ግብሪ ክውዕል ዝከታተል ተሳተፍቲ ንካቶሊካዊ ትምህርቲ ዝኸውን ኤጲስቆጶሳዊ ሽማግለ ኤጲስቆጶሳዊ ጉባኤታት ኣፍሪቃን ማዳጋስካርን ክፍጠር ይምዕዱ እዚ ሽማግለ እዚ ኣህጉራዊ ቅርፂ ናይ ምምዕባል ናይ ምክትታልን ገምጋምን ኣገባባት ናይ ምምስራት ንጉባኤታት መንበረ ጵጵስና ኣብ ሃገራዊ መደባቶም ናይ ምድጋፍን ስሩዕ ኣህጉራዊ ኣኼባታት ናይ ምውዳብን ሓላፍነት ክህልዎም እዩ ኣብ ኣገልግሎት ቤተ ክርስትያን ዘይነፃፀር ምዕባለ ህዝብታት ኣህጉር ካቶሊካዊ ትምህርቲ ንኣፍሪቃን ማዳጋስካርን መብራህቲ ተስፋ እምነት ፍልጠት ፍትሕን ሰላምን ኮይኑ ይቅፅል ዝብል ድሌት የቃልሑ።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬድዮ በፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino@sbc.vv ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: كبراتنا كبران سمعتنا كابزينا فاتيكان السندات مدب قنقوة تقرينها السلامتنا نقرب نعلم على تعصر تحارينا حاسك لتشعن سران شدشتان حمد محرط مدب فنونا مالنسيات زبا معكلاي بحري أبدو بباوي تاليا زكايد وزرلون إناي سلام قبائي هوريون مستنابر سيوتا سباينا زم حلال فوم الأغتي حقر يردانوس نزخري كلتشح عمد تمكت قويتانا يسوس كريستوس نمت سنبال تكايد وزرلون مدلاوات أبي طايبة كوموس بيتا كريستان مدحاني علم أبا باشر فواد ليح بزعبا هلو قنطات محبر سابن كريستيان نتقمتو طايبة أما كيلوم بزينا فاتيكان زكايد وك على محتت زقرب أوان أبي جاكر تاز تزعزم من بعد أسرت خلته ملحف شو قبعة فدر علاوي قبعة هات بابسات إسيا أما أكيد ملك بابسات بودي كلي دين من زين الفاتيكان زكايروك على محطة أبز مكتوك عندي أرقستات زتقارة كم زخون أقدمنا نحبر ناي لامي مدب فنونا نهو حجي جمرك صف سامي مدب نام تنحكم مسانا خد قبرو كابزينا فاتيكانا السنادات مدب قوانقوة تقرينا نقدم سلام تاني بسحكم النابلنا نبنا لامو مدب فنونا السقا قرقكم سناي مكة تتعال كبراتنا كبران سمعتنا إزد كتاثر وزلهم زينا فاتيكان مدب قوانقوة تقرينا ايو مدكعة سفارو أبتان اي مودة تزدرفت ملا كريستياناوي تيكوشت فلسطين طايب باح تدقاقامي كون النت قوين يقدسل اللون زحل فحم مستحمتات نايلاتين سرحتنا يتغطل قمصنا مدحاني علم قوموس أبا باشر فوديلح أبتك باب زركبو أبايت الصدرة اتلوك نتات مريتهم حادي قوم كسدرو كاقددهم زخ السق عات يقات موم كمزلو يحبرو طايبه كيترسع طايبه سمع زيب الله قينا قطف عين فقد انكبلو أبا باشر فوداليح أبي زبطوو هزوط لمنا أبتان عيمو داتا ملو بومل كريستياناوي تكوشات فلسطين زلو ترير كون النت يك عالعو أبتا يسوس اندك مزامرتون عقبا زراخبولا تباحيلو زنقرلا أبي مصحف قدوس أفريم بزبل سم ناي لومي طايبه حجي اتي ابت كباب زركب حبره تسب كونه تبحيلو بزور دم مفرح نبرت من زعن بزقوم زي حقاو سفراتات اب ابي سقات كم زركب وخن قرن كلو زحلف على الشعات نحاسو تهدرو حيل اسرائيل طايبه نزين برتي صوت كتما مخوانو بمواج اسرائيلاويان نبتا كتما فلسطين كي اتو بوزيتو عم قدي عقتو مهلاو من بمسارات وتهدرو وهاب قال اتقدب نفلسطينويان زي كونس اسرائيلاويان رئيس مركز كوينو أبت زباب إسرائيل عويان استفدت سمح حيارة متكعات تتسعيبو ننبرتي إتكابابي نمكل خال زي تحقق إيو نعيلة سرعتنا يتقتل كوم سنة مدعاني علم قوموس أبا باشر فوديلة مزينا فاتيكان أبز قبروك علم محدد محبر سبع علم سقوم تقوصد تصويعهم علماوي تبيتا كريستيان تصولتن داقفنا كتقرب يمحسانو أبا بشر طيبح بورار إسرائيل سفارون تساق ألا زحالف ربع السفارو كابكم سناكم نايزر كبوتو قماتو أبايت سفارو إسرائيلاويان بحيلي سبيرهم كمزعاتو ينقر بلقع لتحموش تينحاس انتاي إيو أقاتيمو تي أبز حج وان زفت سمزلو تكبر عزيزة سكف إيو كابتز دقاس كايو غزا اتو من تأماتون خوات سقوانة تباحيلو زيتا حاسبه كمزنابران ابو وش تحيالو محالتات كلتا سفارون ابت غزا سبيرهم كمزعاتون انتو مريت حيزم مقواسي نبتي غزا كمزمتون اتو من سفارون انتحات صور سبابيرهم مو ايام زيتا نتلو زرق فتسامي ايكونان فلسطيماويان ابايت صدرا كاب مريتهم نخوات سو نمقبار ناي فرحي هواهون ساقتنا نمفتارن زيتا رعلو كونيل كازقبار ناي مقفع عميلا ايو اتا صدرا بيت بهوات مدرافة بحقنا أملاخ نمسجن أبتي دحروان متأتتاو إزا سترابيت أب غزا أي نبرتن إزغن بأكالن سنة أمراون مداي كبير مكارا إيو ني سترابيتك غزا كتدالو أمو زيت فلطم سبات كم دلايوم كسقوان كحزوان كترئي بحق كبير إيو أبزي أب تايبه إن نبرزولنا كون النت نزي إيو زمسر بحقي أبز حج إوان كزاربكم انكالوخو تم سفارو أبتي زي حزو كبابي داس كتاقلو أون تماليسوم ألو كتتصاورو كتعمنو زي تساقم كونتات إيو زلو أبز حالفو مع عالتات كاروت أبايت صدرا بز عمد ستحاسيوم ديوم أب ملا معراب مبراقن دوبو بن طايبه زر كباب زعاد أبايت صدرا بزناي سفارو عمد إساقيا ألو كم تقول قزيز قبرو أب بادو مريت حاوي كان دلو تسانيحوم إيوم أبز قرب أواندما كابتا عندي ندوبو مبراق أب زر كب قوبطات بار حاوي فتسيموم إيوم إتوم إسرائيل ويان سفارو قد عاتك بتسحون إنتو مريتك حزون إيوم زماتو أبز حالفو حيدت أوارح إتكونت تتزيو الناغف إيوم ይኸይድ ኣሎ ዳርጋ መዓልታዊ ወራር ኣብ ልዕሊ ንብረት ውልቃዊ መጥቃዕቲ ምዕናው ናይ ሕርሻ መሬት ምዕፃው ፅርግያታት ገደብ መገሻን ኣብ ልዕሊ ህዝቢ ዘይሕለል ፀቕጥን የጋጥመና ህዝብታይ ብዝተረስዐ ኮይኑ ዶ ይስምዖ እወ ዝተረስዕና ኮይኑ ይስማዓና ምሉእ ብምሉእ ድማ በይንና ኮይኑ እዩ ዝስማዓና ሕጋዊ ኣማራፅታት ኣለዉ ሕማቕ ኣጋጣሚ ኮይኑ ግን ኣዝዮም ድርሩታትን ሰሓቲ ውፅኢታውያንን እዮም ስለዚ ድማ እዩ ኣብዚ ሕጂ እዋን ኣጉራዊ ህላወን ፀቕጥን ኣዝዩ ኣገዳሲ ዝኸውን ነዚ ዓመፅ መወዳእታ ንምግባር ንሰላማዊ ህዝቢ ጭቡጥ ሓለዋን ሓቀና ፖለቲካዊ ድሌትን የድልየና ኣብዚ ህወትና ንክንቅፅልን ብዛዕባ ኢየሱስ ክርስቶስን ደቂ መዛምርቱን ክንምስክርን ሓገዝ የድልየና ኣብዚ ኣብታይብሕ ዘሎ ህላወ ክርስትና መዓቃብ ናይ ሓባር ሓላፍነት እዩ ኩሉ ዝፍፀም ዘሎ ኣብ ግምት ብምእታው ገለ ነበርቲ መሬቶም ገዲፎም ኩሉ ዛሕዚሖም ኣብ ዝደለይሉ ምስ መሬትካን ከባቢኻን ናይ ምብታኽ ደረጃ ይበፅሑ ኣለው ኣብ ክርስቶስ ተስፋ ምግባር ነቶም ምስ ኩሉ ዘጋጥም ስቃይ ኣብ መሬቶም ክተርፉ ዝደልዩ ብኸመይ ይድግፎም ፖለቲካዊ ፍታሕ ኣብ ቅድሚ ዓይኑ እኳ እንተዘየለ ንክንቅፅል ዝገብረና ኣዝዩ ፍሉይ ነገር ኣሎ ንሱ ድማ ኣብ ኢየሱስ ክርስቶስ ዘሎና ተስፋን ኣብ ቤተ ክርስትያን ዘሎና እምነትን እዩ ዓለማዊት ቤተ ክርስትያን ምእንታና ፀሎታ ከተሕይልን ንፓትርያርክ ላቲን ዘኢየሩሳሌም ከምኡውን ንመላእ ቅዱስቲ መሬት ክትድግፍ ንላቦ ፀሎት ተኣምራት ከም ዝገብር ኣፅኒዕና ንኣምን ንታይብህ ኣይትረስዑ ኣብ መላእ ዓለም ዘሎ ኩሉ ካቶሊካዊ ሰበኻታት ብዛዕባ ኣብዚ ዘሎ ኩነታት ክዛረባ ብዛዕባ እዞም ኣብ ራዕዲ ዝነብሩ ዘሎ ክርስትያን ኣሕዋትን ኣሓትን ክዛረባ ዕድም ትውልዲ ማሕበረ ክርስትያን ኣብ ስቕታ ክጠፍእ የብሉን ብሓባር ንዚ ህያው ኪዳን እምነት ክንዕቅቦ ንኽእል ኢና ካብ ስነ ሜላዊ ክልኣዊ ርክብን ተልእኾታትን ካብ ካርዲናል ፒትሳባላን ዝግበረልና ምብፃሕ ብርግፅ ዘፀናናዓናን ኣገዳሲ ስምዒት ድሕነት ዝህበናን ምዃኑ እውን ከረጋ ጋግጽ እደሊ ዝተፈላለዩ ማሕበረሰባት ኦርቶዶክሳውያን ላቲናውያን መለካውያንን ግሪካውያንን ካቶሊካውያን ማሕበረሰባት ነቶም ግዳያት ንምድጋፍ ብቕመይ ይውደቡ ኣለው እዚ መሪር ፍጻሜታት እዚ ንሓድነት ክርስትያን ብዝኾነ ይኹን መገዲ ኣድልዲልዎ ድዩ እዚ ቅልውላው እዚ ኣብ ዝገጥሞ ማሕበረሰብ ክርስትያን ሙሉእ ብምሉእ ሓደ ኮይኑ ደው ይብል ቤተ ክርስትያን ጎኒ ጎኒ እዞም ኣባይቲ ስድራ ትኸይድ ኣላ ነቶም ኣዝዮም ተቓላዕቲ ትድግፍ ኣብ መንጎ ነበርቲ ምትሕግጋዝ ዝተዕቢ ክብሪ ሰብኣዊ ምክልኻል ትቕፅል ኣላ ምስናይ ስነሜላዊ ክልኣዊ ርክባት ውክልናታት ኣህጉራውያን ትካላት ከምኡ ውን መራኸቢ ብዙሓን ብቀረባ ንሰርሐ ኣሎና ከውንነት ታይበሕ ክፍለጥን ድምፅና ከይዕበጥን ንሰርሐ ኣሎና ብመገዲ መድረኽኩም ኣቢለ ብቐጥታ ንርእሰ ሊቃነ ጳጳሳት ልንመበል 14 ኣብታ ኣብ ምዕራባዊ ገማግም እትርከብ ናይ መወዳእታ ክርስትያናዊት ቁሸት ኣብ ዝምልከት ጉዳይ ጣልቃ ክኣቱ ፃውዒት ክገብር እፈቱ እዚ ናይ ሰፈራ መጥቃዕትታት ደው ከብለን መሬትና ምዝማት ከበቅዕን ብሰላምን ብፍትሕን ብክብርን ክንነብር ኢና እንደሊ እንታይ ብህ ንማሕበረሰብ ክርስትያን ፍልስጥኤም እንታይ እዩ ዘመልክት ብፍላይ ንኢየሱስ ክርስቶስ ኣብዛ መሬት ዝተወለደላን ዝንቀሳቀሰላን 2000 ዓመት ዘኽብር እዮ ቤል 2033 ዓመ ምሕረት ኣብ እንዳለወሉ ዘሎና እዋን ንኩሉ ሰብ ኣገዳስን መሰረታዊ ምልክት እዩ እንታይ ብህ ኣብዚ ኣብ ቅዱስ መሬት ክርስትና ንምዕቃብ ኣብ ቅድመ ግንባር ደው ኢላ ኣላ ኢየሱስ ቅድሚ ስቕኣዩን ሞቱን ትንሳኤኡን ኣብ ታይበሕ ክዕቆብ ዝመረፀ ምንባሩ ንዘክር ክርስትያን ኣብ ቅዱስ መሬት ዘለዎ ንባሪ ህላወን ህያው ምስክር ኮይና ክንቅፅል ይግባእ ዓለም ምስ ታይበህ ደው ክትብል ኣለዋ እንክብሉ ምስ ዜና ቫቲካን መደብ ቋንቋ ፈረንሳ ጋዜጤና ሚርያም ሰንዱኖ ብስልኪ ዘካይድዎ ቃለ መሕትት ይዛዝሙ ኣብ መብዛሕትኡ ክፋል እስያ ካቶሊካውያን ሒደት ቁፅሪ ዘለዎም እዮም ግን እዚ ናይ ተስፋ ምቁራፅ ምክንያት ኣይኮነን ኣብ ክንዲኡስ ሓደ ካብቲ ፍሉይ ፀጋታት ቤተ ክርስትያን ክኸውን ይኽእልን ሓድሽን ትሑትን መገድታት ምስክርነት ወንጌል ንምርካብ ዝግበር ዕድመ እውን ምዃኑ ሊቀ ጳጳሳት ቡዲ ክሌደን የስተብህሉ ኣብዚ ቀረባ እዋን ኣብ ጃካርታ ዝተዛዘመ መበል 12 ምሉእ ሓፈሻዊ ጉባኤ ፌደራላዊ ጉባኤታት ጳጳሳት እስያ ኣማእኪሎም ዜና ቫቲካን ቃለ ምሕትት ዘካየዱ ናይ ኢንዶኔዥያ ጉባኤ ጳጳሳት ምክትል ኣቦመንበር ናይ ሰበኻ ኤንደ ሊቀ ጳጳሳት ቡዲ ክሌደን እቲ ምትእኽኻብ ተሳተፍቲ ኣብ መላእ እስያ ኣብ ዘሎ ብዙሕ ዝተፈላለየ ክውንነት ቤተ ክርስትያን እተቕርቦ ኩለ መድያዊ ኣገልግሎት ዝሕግዝ ምዃኑ ኣስተብኪሎም ነፍሶ ወከፍ ሓቀና ርክብ ዝዓበየ ነገራት ክንመሃር ዕድል ምዃኑ ዳግማይ ብንጹር ዘረጋገፀ እዩ ቢሎም ካብ ዝተፈላለዩ ሃገራት እስያ ዝመፁ ተሳተፍቲ ንምስማዕ ልቢ ከተዓብን ኣድማስ ከተሰፍሕን ከምኡ እውን ልኡኻት ኣብተን መብዛሕትኡ ግዜ ካቶሊካውያን ውሕዳት ዝኾኑለን ከባቢያዊ ኣብያተ ክርስቲያን ህላወ ኣምላኽ ንኽፈልጡ ሓጊዝዎም እዩ። ውሕዳት ምዃን ተስፋ ንምስኣን ተስፋ ንምቑራፅ ምኽንያት ኣይኮነን። የግዳስ ምስ ክብረታት ወንጌል ንምንባር ትሑታትን ንኣሽቱን መገድታት ኣብ ምርካብ ንምምስካር ዝሕግዝ ኣጋጣሚ እዩ ኢሎም። እዚ ብዛዕባ ተልእኾ ቤተ ክርስቲያን ኣብ እስያ ፍሉይ ዝኾነ ነገር ዘመልክት እዩ። ኣብ እስያ ብዛዕባ ሕሹኽታ ወንጌል ኢና ንዛረብ። መገዲ ወንጌል መገዲ ትሕትና ምዃኑ ከም ብሓድሽ ምግንዛብ ንዖም ሓደ ካብቲ ኣብቲ ጉባኤ ዝተመክሮ ምዃኑን ንዚ ብፅሞና ዝፍፀም ምስክርነት ካብ ድኽመት ዝተወልደ ስልቲ ዘይኮነስ ኣብያተ ክርስቲያን እስያ ንኣድማሳዊት ቤተ ክርስቲያን ከቕርብኦ ዝኽእላ ኣበርክቶ ተገይሩ እዩ ዝረአ። ናይ መወዳእታ መልእኽቲ ናይቲ ዝተኻይደ ሓፈሻዊ ዓውደ ጉባኤ ሲኖዳውነት ቅድሚ መዋቅራት ምቕያር ንልቢ ዝልውጥ እዩ። እዚ ካብቲ መራሕቲ ቤተ ክርስቲያን ካብ ዘስተውዕልዎ ኣገባብ ጀሚሩ ጭቡጥ ምልዋጥ ይሓትት። ብቐዳምነት ሰማዕ መራሒ ንምዃን ዝግበር ምልዋጥ ከምዚ ዝኣመሰለ ምስማዕ ኣብ ካቶሊካውያን ጥራይ ክድረት ከም ዘይክእል ገሊፆም ናይ ካልእ ሃይማኖታት ሰዓብትን ተፈጥሮዊ ዓለምን ነቶም ብዙሕ ግዜ ዕሽሽ ዝበሃሉ ሰባትን ማለት ደቂ ተባዕትዮን ደቂ ኣንስትዮን መንእሰያትን ድኻታትን ከጠቃልል ኣለዎ። ምስማዕ ንስልጣን መንበረ ጵጵስና ከም ዘየጉድሎ ኣስሚሮም መራሕቲ ንስልጣን ከም ዓብላሊ ሓይሉ ዘይኮነስ ከም ፃውዒት ንኣገልግሎት ሓነፅቲ ድልድልን ገዛእ ርእሶም ድልድልን ምዃኖም ክርድእዎ ስለ ዘኽእሎም ይሕይሎም። እቲ ካልኣይ ምልዋጥ ድማ ንርክብ ኣብ መንጎ ዝተፈላለያ ባህልታት ዝውክል እዩ። ኣብዛ ብዘይተለምደ ባህላውን ሃይማኖታውን ብዙሕነት ዝተለለየት ኣህጉር መራሕቲ ቤተ ክርስቲያን ነቲ ንካልኦት ዝርኢሉ ኣገባብ ዝቐርፅ ቅድማ ፍርዲ ዝያዳ ከዝተውዕልዎ ኣለዎም። መብዛሕትኡ ግዜ ብሰንኪ ባህላዊ ቅድማ ፍርዲ ጎይታ ኣብ ካልኦትን ብካልኦትን ኣቢሉ ዝፍፅሞ ዘሎ ዝዓበየ ነገራትን ከይንርኢ ይዓግተና እንክብሉ ይገልፁ። እቲ ሳልሳይ ድማ ናብ ቅዱስ ቁርባናዊ መንፈሳውነት ምልዋጥ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ዘካየድናዮ መበል 12 ሓፈሻዊ ምልዋዕ ዓውደ ጉባኤ ዘመሓላለፎ መልእኽቲ ጠቂሶም ካብ ውህበት ጎይታና ኣብ ቅዱስ ቁርባን ዝውሑ ዝግብረ ሰናይ ዝተመስረተ መንፈሳዊ ቤተ ክርስትያናዊ ሓድነት ክንሓንፆ ንፅዋዕ ኣቢሎም ቅዱስ ቁርባን ንመራሕቲ ቤተ ክርስቲያን ፀዋዕታኦም ናይ ገዛእ ርእሶም ከም ዘይኮነ ዘኻኽሮም ቤተ ክርስቲያን ብቐዳምነት ኣባና ኣይትምርኮስን እያ። ቤተ ክርስቲያን ድማ ናትና ኣይኮነት ንናይ ጎይታ እያ። መርሕነት እምበኣር ኣብቲ ክርስቶስ ንቤተ ክርስቲያን ገዛእ ርእሱ ኣሕሊፉ ዝሓቦ ፍቕርን ኣገልግሎትን ተሳትፎ ምዃኑ ክፍለጥ ኣለዎ። እቲ ራብዓይ ምልዋጥ ምናልባት እቲ ዝቐለለ ክኸውን ይኽእል እዩ። ንሱ ከዓ ሞሳ ምስጋና ዝብል እዩ። ሊቀ ጳጳሳት ክላይደን ቤተ ክርስቲያን ዋላ እታ መጓሰ ንእሽታብ ዝኾነትሉ እዋን ነቲ ብሓላፍነት ዝተዋሕባ መጓሰ ከተመስግን ትፅዋዕ። ኣብ መብዛሕትኡ ክፋል እስያ ክርስቲያንን ካቶሊካውያንን ውሕዳት ምዃኖም ንቤተ ክርስቲያን ናብ ተስፋ ምቁራ ዝመርሕ ኣይኮነን። ኣብ ክንድኡ እምነት ኣብቲ ምስ ሰባት ዝቐርበሉ ናይ ገዛእ ርእሱ መገድታት ዘለዎ ኣምላኽ ኣብ ዘለዋ ምትእምማን እዩ ዝምርኮስ። ምስሊ ቤተ ክርስቲያን ከም ሓናፂ ድልድልን ኣብ እዋን ጉባኤ ፌደራላዊ ጉባኤታት ጳጳሳት እስያ ብተደጋጋሚ ዝተቀልቀለ ኮይኑ ግን ህንፀት ድልድል ኪኖ ኣብ መንጎ ሃይማኖታት ዝግበር ዘተ ኣፀቢቑ ክዝርጋሕ ኣለዎ ቢሎም ኣብ ውሽጢ ቤተ ክርስቲያን ብፍላይ ኣብታ ብዙሕ ህዝቢ ዝነብረላ ኣህጉር ምስ መንእሰያት ድልድል ምህናፅ ከም ዘድሊ ኣጉሊሖም ብተወሳኺ ስደተኛታት እቶም ዝሓሸ ሂወት ክደልዩ ናብ ሓዳስ ሃገር ዝኣትውን ብተመሳሳሊ ምክንያት ካብ ሃገሮም ዝወፁን ቤተ ክርስቲያን ኣብ ውሽጢ ናይ ገዛ ርእሳ ማሕበረሰባት ኣብ መንጎ ዝተፈላለዩ ባህላዊ ጉጅለታት ድልድል ክትሃንፅ እውን ኣለዋ ኪኖ ቤተ ክርስቲያን ምስ ሰናይ ድሌት ዘለዎም ሰባትን በርገሳውያን ማሕበራትን መንግስታትን በዓሉ ፍጥረትን ድልድል ምግባር ከም ዘድሊ የመልክቱ። ካብቶም ብዙሓት ሕብረተሰባት እስያ ዘጋጥሞም ዘሎ ብድሆታት ሓደ ብፍላይ ህፁፅ እዩ እንክብሉ ገሊፆም ንሱ ድማ ቅልውላው ስነ ምህዳር እዩ። እዚ ኩሉ ብድሆታት ነተን ኣብ እስያ ዝርከባ ናይቲ ከባቢ ኣብያተ ክርስቲያን ሓቀይናን ህፁፅን ብድሆታት እዩ። እቲ ኣዝዩ ህፁፅ እንብሎ ክንጠቅስ እንተደኣ ኮይና ግን ጉዳይ ስነ ምህዳር እዩ ምበልኩ። ብዙሓት ሃገራት እስያ ቁጠባዊ ምዕባለ ይስዕባ ከም ዘለዎ ኣመልኪቶም እንተኾነ ግን ተፈጥሮዊ ሃብቲ መብዛሕትኡ ግዜ ብልዑል ከባቢያዊ ወፃኢታት ከም ዝምዝመዝ ይረአ። ብፍላይ ነቲ ኣብ ልዕሊ ተፈጥሮ ዘለዎ ሳዕቤን ሸለል ብምባል ዝካየድ ምብራስ ኣግራብን ምዝማት መሬትን ምውፃእ ዕደናን ይሕብሩ። መሰረታዊ ርኣይ ብፅኡነቶም ብዛዕባ ቤተ ክርስቲያን ኣብ እስያ መንፈሳውነት ተልእኾ ኣምላኽ እዩ። ተልእኾ ቅድሚ ኩሉን ልዕሊ ኩሉን ተልእኾ ኣምላኽ ምዃኑ ምእማን እዩ። ኣምላኽ ናብ ልቢ ሰባት ባህልታት ንምቅራፅን ሃይማኖታት ንምልዓዓልን ናይ ገዛእ ርእሱ መገዲ ኣለዎ። እግዚኣብሄር ድሮ ምስ ሰብኣውነት ድልድል ንምህናፅ ይሰርሕ፣ ክርስትያን ድማ ድልድልን ሓንፅቲ ድልድልን ኮይኖም ኣብቲ ስራሕ ንክሳተፉ ይፅውዑ። እዚ ምእማን ዝመሰረት ተስፋ እውን እዩ። ሚስዮ ደይ ተልእኾ ኣምላኽ ስለ ዝኾነ ጥራይ ኣብ እስያ ዘላ ቤተ ክርስትያን መጻኢ ኣለዋ። እዚ ኣረኣእያ እዚ ኣብ ውሽጢ ቤተ ክርስትያን ኢንዶኔዥያን ኣብ ሰፊሕ ስድራ ቤት ፈደራላዊ ጉባኤታት ጳጳሳት እስያ ሓላፍነቱ ኣብ ዝወስደሉ እዋን ብሓባር መርሕነት ዘለዎ ርዲት እውን ይቐርጾ። እቲ መልሲ ሲኖዳዊ መርሕነት እዩ። ዝሰምዕ ዝተፈላለዩ ድምፅታት ዝቕበል ሓላፍነት ምክፋል ዘይፈርሕ መርሕነት ስልጣን ከይንስእን ኣይነፈርሕን። እንታይ ደኣ ዝያዳ ሰባት ኣብቲ መርሕነት ክሳተፉ ክንዕድምን ምትብባዕን ብስም መጻኢ ቤተ ክርስትያን ብሓባር ምጉዓዝ ሓላፍነት ምክፋል እዩ። ፈደራላዊ ጉባኤታት ጳጳሳት እስያ ዘካየዶ ጉባኤ ኣብ ዝዛዘመሉ ዝነበረ እዋን ኣብ መላእ እስያ ዝርከቡ ካቶሊካውያን ናብ ገጾም ሒዞም ክኸዱ ተስፋ ዘለዎ ሓደ መልእኽቲ ተሓቲቶም ኣብ ዝሃቦ መልሲ ምናልባት ድማ ሕመረት ናይቲ ብዛዕባ ተልእኾ ቤተ ክርስትያን ኣብ እስያ ዝገበሮ ኣስተንትኖ ዝሓዘ ክኸውን ይኽእል እዩ። ከምቲ ኢየሱስ ዝገበረልና ድልድላትን ሓንፅቲ ድልድልን ክትኮኑ ዝዕድም ትብዓት ኣብዛ ካቶሊካውያን መብዛሕትኡ ግዜ ከም ውዕዳት ዝነብሩሉ ኣህጉር መጻኢ ስብከተ ወንጌል ኣብ ዓው ኢልካ ምዝራ ብዘይኮነስ ብዕሙቀት ክትሰምዕን ብትሕትና ክትመላለስን ብትዕግስቲ ክትሓንፅን ኣብ ምምሃር ዝምርኮስ ክኸውን ይኽእል እዩ። እቲ ህዱእ ምስክርነት ቤተ ክርስትያን ኣብ እስያ ወንጌል ሕሹ ከምባል ልክዐ ወንጌላዊት ልእኽቲ ናይ ምዃን ሓይላ ክትረኽበሉ ዝከኣል ቦታ እዩ እንክብሉ ዘካይድዎ ቃለ መሕትት ይዛዝሙ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሃዋርያዊ መስተናብር ናይታ ግዝኣት ሃገር እስጳኛ ዝኾነት ሴውታ ብዛዕባ እቲ ኣብ ዝቐረባ እዋን ኣብቲ ሃገር ዘጋጠመ ሰብኣዊ ቅልውላው የስተንትኑ። ንዅለን ሰበኻታት ከዓ ሓድሽ ባህላዊ ፈልሚ ምእንቲ ኸምጽእ ናይ ጸሎት ምንቅስቓሳት ከካይዱ ጻውዒት ኣቕሪቦም። ሃዋርያዊ መስተናብር ሰበኻታት ካዲዝን ሴውታን ብፁእ ኣቡነ ራሞን ቫልዲቪያ ድሕርቲ ኣብ ዝቐረባ እዋን ኣብ ሴውታ ዘጋጠመ ፍጻሜታት ናብ ካህናትን ኣባላት ሰቡፉይ ህይወትን ሰቡትን ኣንስትን ምእመናንን ሰበኻኦም መልእኽቲ መሓላሊፎም ብዛዕባ እቲ ዘጋጠመ ሰብኣውን ትካላውን ቅልውላውውን ሓሳባቶም ኣካፊሎም። ኣብ ጸሎትን ሓድነትን ዳግመ ህንጸትን ምትእምማንን ዘተኰረ ናይ ቤተ ክርስቲያን ምላሽ እውን ሓሳባት ኣቕረቡ። እዞም ጳጳስ ዝሓለፈ ቐዳም ዕለ 8 ሓሰ ኣብ መርበብ ሓበሬታ ናይታ ሰበኻ ኣብ ዝጸሓፍዎ ደብዳቤ ካብቲ ኣብ መራኸቢ ብዙሓን እተረእየ ንላዕሊ ንድሕሪት ተመሊስካ ነቲ ዘጋጠመ ኩነታትን ጽልዋኡን ምሉእ ብምሉእ ንምርዳእ ልዕሊ ሓደ ሰሙን ከም ዘድልዮ ኣፍልጦ ሃብሉ። ስቓይን ፍርሕን ምጥርጣርን ከም ዘሎ ይገልጹ። እንተኾነ ግን እቲ ውጥረት ናብ ዝዓበየ ግጭት ንኸይሰግር ዝዓገትዎ ህዝቢ ሴውታ ዝረኣይዎ ህድኣት እውን ብናእዳ ይገልጹ። ነቲ ህርፋንን ብልሽውናን ዘምጽኦ ሰብኣዊ ዕንወት ክብሉ ዝጸውዕዎ ኩነታት ድማ ኰነንዎ። በታ ሓደ ሸነኽ መጻኢ ዘይብሎም መንእሰያት ካብ ሓላፍነቶም ንምምላጥ ምምሕዳራዊ ጉድለት ተጠቂሞም ካብ ተሓታትነቶም ዘምልጡ ዓበይቲ ሰባት ከምኡውን ነቶም ንተኣፋፊ ኩነታት እተቓልዑ ንኣሽቱን መንእሰያትን እንክኾኑ፣ በቲ ኻልእ ሸነኽ ከዓ ሰባት ናባባይትን ንግዳዊ ህንጻታትን ክኣትዉ ከለዉ ስድራ ቤታትን ወነንቲ ንግድን ዘጋጥሞም ፍርሒ እውን ይጠቕሱ። እዚ ኸዓ ሳላ ህድኣት ህዝቢ ሴውታ ከም ዘይተፈጸመ ቅድሚ ምእማኖም ናብ ዝዓበየ ግጭት ክሰግር ዝኽእል ከም ዝነበረ እውን የመልክቱ። ንእምነት ከም ሓደ ካብቲ ቀንዲ ምንጪ ተስፋ ገይሮም እዮም ዘቕረብዎ። ብፍላይ ነቲ ቅድስተ ማርያም ዘኣፍሪቃ ተባሂላ እትፍለጥ ጠበቓ ቅድስተ ሴውታ ዝተጻወተቶ ግደ እውን ኣጉልሑ። ንሱ ድማ ምንጪ ምጽንናዕ ማሕበረሰብ ከም ዝኾነት ገሊጾም ቅድስተ ማርያም ዘኣፍሪቃ እንደገና ንሴውታ ኣብ ጸገማታ እትመርሓ መብራህቲ ኮይና ኣላ ክብሉ ኣመልከቱ። ኣብዚ መዳይ እዚ ነዛ ቅድስቲ ጠበቓና ንምርካብ ዝግበር በዓላትን እንተላይ መስዋዕተ ቅዳሴ ከምኡውን መንፈሳዊ ሰልፊ እምነት ኣብ ዳግመ ህንጸት እታ ኸተማ ኣበርክቶ ከም ዝገብር ኣፍልጦ ንምሃብ ከም ኣጋጣሚ ገይሮም ከም ዝርእይዎ እውን ገለጹ። ዝሓለፈ ሰሉስ ዕለት 4 ነሓሰ ብዙሓት ካብ ሴውታ ዝመጹ ሰባት ኣብ ቤተ መቕደስ ቅድስተ ማርያም ዘኣፍሪቃ ተኣኪቦም ኣብ እግሪ ድንግል ማርያም ዕምባባታት ኣንቢሮም ነታ ኸተማን ስድራ ቤታታን ብፍላይ ከዓ ነቶም ብሰንኪቲ ዘጋጠመ ኩነታትን ሳዕቤናቱን ብሕድሪ ናብኣ ኣወፈይዎ። ንርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰንበት ዕለት 2 ነሓሰ 2026 ድሕሪ ጸሎት መላእክ እግዚኣብሔር ንሴውታ ኣብ ልቦም ከም ዝዝክርዋ ዝገለጹሉ መልእኽቲ ኣመልኪቶም ምስጋናኦም ገለጹ። ንዕዮ ካህናት ሰበኻታትን ኣባላት ማሕበረሰብ ውፉይ ህይወት ዝኾኑ ሰቡትን ኣንስትን ወለንተይናታትን ኣብ ካዛ ሳን ኣንቶኒዮ ካሪታስን ከምኡውን ንመካነ ሕውነት ቅድስቲ ጠበቓኦም ኣፍልጦ ሃብሉ። እዞም ጉጅለታት ዝሃብዎ ምላሽ ኣብ መንጎ ብዙሕ ውጥረት ዘለዎ ኩነታት ናይ ሓድነት ኣብነት እዩ ክብሉ መስከሩ። ስለዚ ንብምልኦት ሰበኻን ንክርስትያናዊ ማሕበረሰብ ሴውታን ናይ እምነት ምስክርነቱ ህያው ምእንቲ ክኸውን ክድግፉን ከተባብዕዎምን ጻውዒት ኣቕሪቦም። ደድሕሪ ጻውዒት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ብፁእ ኣቡነ ቫልዲቪያ ንሰባት ዒንቶም ናብ ኣምላኽ ክጥምቱ ጻውዒት ኣቕረቡ። ኩለን ኣብያተ ክርስትያን ሰበኻታቶም ቀቅድሚ በዓለ ፍልሰታ ለማርያም ኣብ ዘሎ ምሸት ኣብ ሴውታ ሰላምን ርግኣትን ፍትሕን ንኽሰፍን ጸሎት ዘሰርክ ከካይዱ ተማሕጸንዎም። እቲ ስነ ስርዓት ኣብ ቤተ መቕደስ ቅድስተ ማርያም ዘኣፍሪቃ እውን ክካየድ እዩ። ዕላማ ናይ ዝመደብ ጸሎት ዕቑባ ንምሕታት ጥራይ ዘይኮነስ በታ ተቐበልናያ እምነት ኣብ ብስለት ንክንበጽሕ ከምኡ እውን ነዚ ዘሎ ኩነታት እዚ ብሓባር ክንዋጻሉ እንኽእል ዘድሊ መንፈስ ንምሕታት እዩ ክብሉ ኣመልከቱ። እቲ ኣብ ሴውታ ዘጋጠመ ኩነታት ዓሚቕ ባህላዊ ለውጢ ከም ዘሎ እዩ ዝሕብር። ስለዚ ሰባት እቲ ቕልውላው ክሳብ ዝሓልፍ ክጽበዩ ጥራይ ዘይኮነስ ነዚ ፍጻሜታት እዚ ሓድሽ ምዕራፍ ንምጅማር ከም ኣጋጣሚ ገይሮም ክቕበልዎ ተማሕጺኖም። እዚ ፍጻሜታት እዚ ዕምቆት እቲ ዝቕጽል ዘሎ ባህላዊ ለውጢ ዘርኢ እዩ ዝመስለኒ ክብሉ እውን ኣጠንቀቑ። እዚ ብድሆ እዚ ምስ ኣጋጠመ ንማሕበረሰብ ሰበኻኦም ኣዒንቶም ኣልዒሎም ብሓባር ጸሎት ናብ ጐይታ ኬዕርጉ ተማሕጺኖም። ቀቅድሚ ኢዮቤል መበል 2000 ዓመት ዝኽሪ ዕለተ ጥምቀት ጐይታናን መድሓኒናን ኢየሱስ ክርስቶስ ሲቪላውያን መራሕትን ሃይማኖታውያን ኣገልገልትን ነቲ ታሪኻዊ ፍጻሜ ንምጽምባል ምድላዋት ንምጅማር ኣብ ሃገረ ዮርዳኖስ ኣኼባ ኣካይዶም። 2030 ዓመተ ምህረት ካብቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዮሃንስ መጥመቕ እተጠምቀሉ ትውፊታዊ ዕለት 2000 ዓመት ዝዝከረሉ ኣጋጣሚ ክኸውን እዩ። እዚ ድማ ኣብቲ ሕጂ ኣብ ሃገረ ዮርዳኖስ ኣብ ኣልማግታስ ተባሂሉ ዝጽዋዕ ቦታ እዩ ተፈጺሙ። ትማል ሶኑይ ዕለት 10 ነሓሰ ቀዳማይ ሚኒስተር ሃገረ ዮርዳኖስ ጃፉር ሓሳን ኣብ ወርሒ ነሓሰ ነቲ ናይ መጀመርታ ኣኼባ ሃገራዊ ኮሚቴ ንምድላው ካልኣይ 1000 ዓመት ጥምቀት ኢየሱስ ክርስቶስ መሪሑ። እቲ ኮሚቴ ሚኒስተራትን መራሕቲ ሃይማኖትን ተወከልቲ ማሕበረሰብን ከምኡ እውን ንዝምልከቶም ትካላት ዝሓቆፈ ኮሚቴ ኮይኑ ነቲ ዝኽሪ ንምድላውን ንምቁፅጻርን ከም ሃገራዊ መወከሲ ኮይኑ የገልግል ኣሎ። ኣብቲ ዝተኻየደ ኣኼባ ቀዳማይ ሚኒስተር ሓሳን ነቲ ብቤት ምኽሪ መራሕቲ ኣብያተ ክርስትያን ዮርዳኖስ ዝቐረበ ተበግሶ ንምድጋፍ ምስ መምርሒታት ግርማዊ ንጉስ ኣብዱላህ ዳግማይ ብምስምማዕ ብህጹጽ ምድላዋት ምጅማር ኣድላይ ምዃኑ ኣጉልሐ። ካልኣይ 1000 ዓመት ጥምቀት ጐይታናን መድሓኒናን ኢየሱስ ክርስቶስ ምዝካር ታሪኻውን ሃይማኖታውን ኣቕዋም ሃገረ ዮርዳኖስ ከም ዓለም ለኻዊ መካነ ንግደት መጠን ዘለዋ ግደ ዘንጸባርቕን ክኸውንን ከሎ መልእኽቲ መንግስቲ ኣምላኽ ድማ ብሓባር ንምንባር ንኻልኦት ኣኽብሮትን ሰላምን ፍቕርን ሰብኣዊ ሕውነትን የጉልሕ ክብል ኣመልኪቱ። መንግስቲ እቲ ሃገር ነታ ኣጋጣሚ ንምድጋፍ ኩሉ ጥሪቱ የንቀሳቕስ ከም ዘሎ ብምግላጽ ዮርዳኖስ ከም ሃገር ሃይማኖታዊ ውርሻን ዓለም ለኻዊ መካነ ንግደት ክርስትያን መጠን ዘለዋ ቦታ ንምድልዳል ኣጋጣሚ ምዃኑ ገለጸ። እቲ ኣኼባ ነቲ ኣብ ጥቓ ጥምቀት ጐይታና እተፈጸመሉ ቦታ ዝርከብ መሰረታዊ ህንጻታትን ምዕባለ መሬትን ሓያሎ ውጥናትን ንምፍጻም ዘምጽኦ መደባት ገምጊሙ ይርከብ። ገለ ካብዚ ኸኣ ንክርስትያን ነጋድያንን በጻሕትን ዝኸውን ቁሸት ንጥምቀት ጐይታናን መድሓኒናን ኢየሱስ ክርስቶስ እተወፈየ ቤተ መዘክር ቀጠልያ መተሓላለፊ መስመራት ከምኡውን ኣብቲ ቦታ ዘሎ ምምሕያሽ ዘድልዮ ህንጻታት ዘጠቓልል እዩ። ብተወሳኺ እውን እቶም ተሳተፍቲ ነታ ኣፈጻጽማ ብደገፍ ክኢላታትን ምኩራት ሰባትን ንምቁፅጻር ፍሉይ ንኡስ ኮሚቴ ምቋም ኣድላይ ምዃኑ ኣጉሊሖም። ኣብ 2030 ንኻልኣይ 1000 ዓመት ጥምቀት ጐይታናን መድሓኒናን ኢየሱስ ክርስቶስ ንምድላው ዝቖመ ሃገራዊ ኮሚቴ ብቐዳማይ ሚኒስተር ሃገረ ዮርዳኖስ እዩ ዝምራሕ ዘሎ። ኣባላቱ ድማ ሚኒስተራት መንግስታዊ ርክባት፣ ውሽጣዊ ጉዳያት፣ ዲጂታላዊ ቁጠባ፣ ንግድን ቱሪዝምን ጥንታዊ ቅርስታትን ዘጠቓልል እዩ። ኣብቲ ኮሚቴ ድማ ብፁእ ኣቡነ ክሪስቶፈር ኣትላ ናይ ግሪክ ኦርቶዶክስ ቤተ ክርስትያን ዮርዳኖስ ሊቀ ጳጳሳት፣ ብፁእ ኣቡነ ኢያድ ትዋል ናይ ላቲናዊ ፓትርያርክ ዓቃቤ መንበር ኣብ ዮርዳኖስ፣ ብፁእ ኣቡነ ሆሳም ናኡም ሊቀ ጳጳሳት ኣንግሊካዊት ቤተ ክርስትያን ዮርዳኖስ፣ ብፁእ ኣቡነ ሙኒብ ዮናን ጳጳስ ወንጌላዊት ሉተራዊት ቤተ ክርስትያን ነበር፣ ኣቦ መንበር ቦርድ ኣመሓደርቲ መሰረታዊ ምዕባሌ ናይ መካነ ጥምቀት ጐይታና፣ ጠቕላሊ ኣመሓዳሪ ኮሚሽን መካነ ጥምቀት ጐይታና፣ ጠቕላሊ ኣመሓዳሪ ቦርድ ቱሪዝም ዮርዳኖስ ናዲም አልማውሸር፣ ኦሳማ ኢምሴህ ከምኡ እውን ባሴም ፋራጅ ኣባላት እቲ ኮሚቴ እዮም። ካብ መላ ዞባ ማእከላይ ባሕሪ ዝመፁ መንሰያት ካብ ዕለት 10 ክሳብ ዕለት 14 ነሓሰ ኣብ ደቡባዊ ኢጣልያ ኣብ መበል 11 ዙር ናይቲ ዝርርብን ሕውነትን ዘተባብዕ ኣሕጉራዊ ተበግሶ ካርታ ዲ ሉካ ጉባኤ የካይዱ ኣለዉ። መነሰያት ኣብ ደቡባዊ ዞባ ፑልያ ኢጣልያ ንሰላም ኣብ ዞባ ማእከላይ ባሕሪ ተወፈየ ናይ ሓሙሽተ መዓልቲ ጉባኤ ጸሎትን ኣስተንትኖን የካይዱ ኣለዉ። ካብ ዕለት 10 ክሳብ ዕለት 14 ነሓሰ ካብ ዝተፈላለየ ዞባታትን ሃይማኖታትን ዝመፁ መንእሰያት ኣብ ገማግም ማእከላይ ባሕሪ እትርከብ ከተማ ሳንታ ማርያ ዲሉካ ንመበል 11 ዙር ጉባኤ ካርታ ዲሉካ ሰላማዊ ማእከላይ ባሕሪ ንሰላማዊ ዓለም ጽባቕን ስነ ጥበብን ሰላምን ብዝብል ኣርእስቲ ኣኼባ የካይዱ ኣለዉ። እቲ ኣብ 2016 ተመስረተ ዓመታዊ ጉባኤ ካብ ገለ ተፈላለየ ሃገራት ገማግም ማእከላይ ባሕሪ ዝመፁ መንእሰያት ንምርኻብን ንሰላም ጭቡጥ መብፅዓታት ንምፍጣርን ንምሕጋዝን ዝዓለመ እዩ። ካብቶም ኣብዚ ዓመት እዚ ተሳተፉ መንእሰያት ካብ ቆጵሮስን ኢየሩሳሌምን ከምኡውን ካብ ካሪታስን ካልኦት መሻርክቲ ውድባትን ዝሳተፉ ኢጣልያውያን መንእሰያት ይርከብዎም። እቲ ኣኼባ ካብ 18 ክሳብ 35 ንዝዕድሚኦም መንእሰያት ክፉት እዩ። ናይዚ ዓመት እዚ መርሓ ግብሪ በቲ ብፁእ ካርዲናል ፒየር ባቲስታ ፒዛባላ ዘመሓላለፍዎ ጉስነታዊ መልእኽቲ ተመሪሑ ብዛዕባ ኢየሩሳሌም ንምዝታይ ብዓብዪ ሓጎስ መደባቱ የካይድ ኣሎ። ኣብተን ናይ መጀመርታ 3 መዓልትታት ናይቲ ፍጻሜ ወለንተይናታት ብዛዕባ ዝቆሰለ ርክባትን ሃብታም ፍልልያትን ንኻልኦት ናይ ምቕባል ኣገዳስነትን ተዘክሮታት ምሕዋይ ከምኡውን ተስፋ ምህናፅ ዝብሉ ዓውደ መፅናዕቲ የካይዱ ኣለዉ። ምስቶም ኣብቲ ከባቢ ዝርከቡ ማሕበረሰብ ክራኸቡን ናይ መወዳእታ ሒደት ኪሎሜተራት ቪያ ፍራንሲጄና ብእግሮም ክጓዓዙን እዮም። እዚ ድማ ናብቲ ኣብ መንጎ ምብራቕን ምዕራብን ከም መራኸቢ ጌርካ ዝረአ ቦታ ሳንታ ማርያ ደፊኒቡስ ቴራ ናይ ምብፃሕ ኣጋጣሚ ክኸውን እዩ። እቲ ኣብ ብምሉእ ተኣኼባ ዝካየድ ዘተ ነቲ ኣብ መወዳእታ ተኣኼባ ዝተፈረመ ካርታ ዲሉካ 2026 ንምድላው ኣበርክቶ ክገብር እዩ። እዚ ተበግሶ እዚ መንፈሳዊ ኣሰር ናይቶም ናይ ሰበኻታት ሞልፌታ ሩቮ ጆቪናዞ ተርሊዚ ጳጳስ ዝነበሩ ክቡር ኣገልጋል እግዚኣብሄር ኣባ ቶኒኖ ቤሎ ኣብ ኣገልግሎቶም ሰላምን ዓመፅ ዘይብሉ ሓድነትን ምስ ድኻታት ምትሕብባርን ዝገበርዎ ኣገልግሎታት ዝዝክር ክኸውን እዩ። ፓትርያርክ ላቲናዊ ስርዓት ናይ እትኽተል ካቶሊካዊት ቤተ ክርስቲያን ኢየሩሳሌም ብፁእ ካርዲናል ፒዛባላ ብዕለት 13 ነሓሰ ናብ ሆስፒታል ካርዲናል ፓኒኮን ኣብ ትሪካዝ ዝርከብን ናብ ሆስፒታል ካዛ ዲ ቢታንያ ክበጽሑ እውን ከም መደብ ተታሒዙ ኣሎ። ኣባኡ ድማ መስዋዕቲ ቅዳሴ ከዕርጉ ትፅቢት ይግበረሎም። ጸኒሖም ድማ ኣብ ባዚሊካ ሳንታ ማርያ ደፊምቡስ ቴራ ምስ በጽሑ ምስቶም ተሳተፍቲ እቲ ጉባኤ ክራኸቡ እዮም። ብድሕሪ እዚ ኣብ መቓብር ክቡር ኣገልጋል እግዚኣብሄር ቶኒኖ ቤሎ ንምጽላይ ናብ ኣሌሳኖ ክኸዱ እዮም። ካብ ዕለት 13 ክሳብ ዕለት 14 ሰነ ተሳተፍቲ ናብቲ ኣብ ሉካ ዝርከብ ቤተ መቕደስ ቅድሚ ምኻዶም ኣብቲ መቓብር ናይ ጸሎት ዘሰርክ መደባት ከካይዱ እዮም። እቲ ሓድሽ ካርታ ዲሉካ ድማ ብዕለት 14 ነሓሰ ልክዕ ሰዓት 7 ናይ ንግሆ ብዕሊ ክእወጅ እዩ። ብፁእ ካርዲናል ፒዛባላ ድማ ነቲ መዛዘሚ መስዋዕቲ ቅዳሴ ኣብ ቅርዓት እቲ ቤተ ክርስቲያን ኣብ ዝርከብ ኣደባባይ ክመርሑ እዮም።
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰነዳት መደብ ቋንቋ ትግሪና ሰላምታና ነቐርብ። ናይ ሎሚ ዕለት 11 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ማለንስያት ዞባ ማዕከላይ ባሕሪ ኣብ ደቡባዊ ኢጣልያ ዘካይድዎ ዘሎ ናይ ሰላም ጉባኤ ሃዋርያዊ መስተናብር ሴውታ ስፓይና ዘመሓላለፎ መልእኽቲ ሃገረ ዮርዳኖስ ንዝኽሪ 2000 ዓመት ጥምቀት ጎይታና ኢየሱስ ክርስቶስ ንምፅምባል ተካይዶ ዘላ ምድላዋት ኣብ ታይበ ቆሞስ ቤተ ክርስትያን መድሓኒ ዓለም ኣባ ባሻር ፈዋድለሕ ብዛዕባ ህልው ኩነታት ማሕበረሰብን ክርስትያንን ተቐማጡ ታይበ ኣማእኪሎም ብዜና ቫቲካን ዘካይድዎ ቃለም ማሕትት ዝቐረባ እዋን ኣብ ጃካርታ ዝተዛዘመ መበል 12 ሙሉእ ሓፈሻዊ ጉባኤ ፌደራላዊ ጉባኤታት ጳጳሳት እስያ ኣማእኪሎም ሊቀ ጳጳሳት ቡዲ ክሌደን ንዜና ቫቲካን ዘካይድዎ ቃለ ማሕትት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ንቐድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። መጥቃዕ ትሰፈሮ ኣብታ ናይ መወዳእታ ዝተረፈት መላእ ክርስትያናዊት ቁሸት ፍልስጤም ታይበሕ ተደጋጋሚ ክውንነት ኮይኑ ይቕፅል ኣሎ። ንዝሓለፉ 5 ዓመታት ናይ ላቲን ስርዓት ናይ ትኽተል ቁምስና መድሓኒ ዓለም ቆሞስ ኣባ ባሸር ፋውደለሕ ኣብቲ ከባቢ ዝርከቡ ኣባይቲ ስድራ እቲ ህሉ ኩነታት መሬቶም ሓዲጎም ክስደዱ ካገድዶም ዝኽእል ስግኣት ይገጥሞም ከም ዘሎ ይሕብሩ። ታይበህ ከይትርሳዕ ታይበህ ሰማዕ ዘይበላ ኮይና ክጠፍእ ኣይንፍቀድ እንክብሉ ኣባ በሽር ፋውደለሕ ኣብ ዘውፅዎ ህፁፅ ልመና ኣብታ ናይ መወዳእታ ምሉእ ብምሉእ ክርስትያናዊት ቁሸት ፍልስጥኤም ዘሎ ተሪር ክውንነት የቃልዑ። ኣብታ ኢየሱስን ደቀ መዛሙርቱን ዕቁባ ዝረኸቡላ ተባሂሉ ዝንገረላ ኣብ መፅሓፍ ቅዱስ ኤፍሬም ብዝብል ስም ትግለጽ ናይ ሎሚ ታይበህ ሕጂ እቲ ኣብቲ ከባቢ ዝርከብ ሕብረተሰብ ኮነ ተባሂሉ ብዝወርዶም ምፍርራሕ ንብረት ምምዛዕን ብዝቆሙ ዘይሕጋዊ ሰፈራታትን ኣብ ዓብዪ ስግኣት ከም ዝርከቡ ክንገርን ከሎ ዝሓለፈ 2009 ነሓሰ ወተሃደራዊ ሓይሊ እስራኤል ታይበህ ንዘይነበርቲ ዕፁብቲ ከተማ ምዃኑ ብምእዋጅ እስራኤላውያን ናብታ ከተማ ፍልስጥኤም ከይኣቱ ብውፅኢቶም መገዲ ዓግቱ ምህላዎምን ብመሰረት ወታደራዊ ሃብ ከዓል እቲ ገደብ ንፍልስጥኤማውያን ዘይኮነስ ንእስራኤላውያን ጥራይ ዝምልከተ ኮይኑ ኣብቲ ዞባ ብእስራኤላውያን ዝተፈፀመ ሓያሎ መጥቃዕትታት ስዒቡ ንነበርቲ እቲ ከባቢ ንምክልኻል ዝተሓገገ እዩ። ናይ ላቲን ስርዓት ናይ ትኽተል ቁምስና መድሓኒ ዓለም ቆሞስ ኣባ ባሸር ፋውደለሕ ምዜና ቫቲካን ኣብ ዝገበሮ ቃለ ማሕትት ማሕበረሰብ ዓለም ስጉምቲ ክወስድ ፀዊዖም ዓለማዊት ቤተ ክርስትያን ጸሎትን ደገፍን ከተቐርብ ይምሕፀኑ። ኣባ በሽር ታይበሕ ብወራር እስራኤልን ሰፋሮን ትሳቐ ኣላ። ዝሓለፈ ረቡዕ ሰፋሮ ካብ ቁምስናኹም ናይ ዝርከቡ ተቐማጦ ኣባይቲ ሰፋሮ እስራኤላውያን ብሓይሊ ሰቢሮም ከም ዝኣተዉ ይንገር። ብለክዕ ዕለት 5 ነሓሰ እንታይ እዩ ኣጋጢሙ? እቲ ኣብዚ ሕጂ እዋን ዝፍፀም ዘሎ ተግባር ኣዝዩ ዘሰክፍ እዩ። ካብቲ ዝጠቐስካዮ ገዛ እቶም ንተቐማጦ ንክወፁ ኮነ ተባሂሉ ዝተሓስበ ከም ዝነበረን ኣብ ውሽጢ ሓያሎ መዓልታት 2 ሰፋሮ ናብቲ ገዛ ሰቢሮም ከም ዝኣተውን ነቲ መሬት ሒዞም መጓሰ ናብቲ ገዛ ከም ዝመፁን እቶም ሰፋሮ እውን ንተሓፁር ሰባቢሮሞ እዮም። እዚ ተነፂሉ ዝረአ ፍጻሜ ኣይኮነን። ፍልስጥኤማውያን ኣባይቲ ስድራ ካብ መሬቶም ንክወፁ ንምግባር ናይ ፍርሒ ሃዋህውን ፀቕጥን ንምፍጣርን ዝተዳለወ ኮነ ኢልካ ዝግበር ናይ ምግፋዕ ሜላ እዩ። እታ ስድራ ቤት ብህወት ምትራፋ ብሓቂ ንኣምላኽ ነመስግን። ኣብቲ ዳሕርዋይ ምትእትታው እዛ ስድራ ቤት ኣብ ገዛ ኣይነበረትን። እዚ ግን ብኣካልን ስነ ኣእምሮውን መዳይ ከቢድ መከራ እዩ። ንስድራ ቤትካ ገዛ ከተዳሉ እሞ ዘይትፈልጦም ሰባት ከም ድላዮም ክሰግርዎን ክሕዝዎን ክትርኢ ብሓቂ ከቢድ እዩ። ኣብዚ ኣብ ታይበህ እንነብሮ ዘሎና ክውንነት ነዚ እዩ ዝመስል። ብሓቂ ኣብዚ ሕጂ እዋን ክዛረበኩም እንከለኹ እቶም ሰፈሮ ኣብቲ ዝሕዝዎ ከባቢ ዳስ ክተኽሉ እውን ተመሊሶም ኣለዉ። ክትፃወሮ ክትኣምኖ ዘፀግም ኩነታት እዩ ዘሎ። ኣብዚ ሓለፉ መዓልታት ካልኦት ኣባይቲ ስድራ በዚ ዓመፅ ተሃስዮም ድዮም ኣብ መላእ ምዕራብን ምብራቅን ደቡብን

ኮይኑ ግን ኣዝዮም ድሩታትን ሰሓቲ ውፅኢታውያንን እዮም። ስለዚ ድማ እዩ ኣብዚ ሕጂ እዋን ኣህጉራዊ ህላወን ፀቕጥን ኣዝዩ ኣገዳሲ ዝኸውን ነዚ ዓመፅ መወዳእታ ንምግባር ንሰላማዊ ህዝቢ ጭቡጥ ሓለዋን ሓቀና ፖለቲካዊ ድሌትን የድልየና። ኣብዚ ህወትና ንክንቅፅልን ብዛዕባ ኢየሱስ ክርስቶስን ደቂ መዛሙርትን ክንምስክርን ሓገዝ የድልየና። ኣብዚ ኣብ ታይበሕ ዘሎ ህላወ ክርስትና ምዕቃብ ናይ ሓባር ሓላፍነት እዩ ኩሉ ዝፍፀም ዘሎ ኣብ ግምት ብምእታው ገለ ነበርቲ መሬቶም ገዲፎም ኩሉ ዛሕዚሖም ኣብ ዝደለይሉ ምስ መሬትካን ከባቢኻን ናይ ምብታኽ ደረጃ ይበፅሑ ኣለው። ኣብ ክርስቶስ ተስፋ ምግባር ነቶም ምስ ኩሉ ዘጋጥም ስቃይ ኣብ መሬቶም ክተርፉ ዝደልዩ ብኸመይ ይድግፎም ፖለቲካዊ ፍታሕ ኣብ ቅድሚ ዓይኑ እኳ እንተዘየለ ንክንቅፅል ዝገበረና ኣዝዩ ፍሉይ ነገር ኣሎ። ንሱ ድማ ኣብ ኢየሱስ ክርስቶስ ዘሎና ተስፋን ኣብ ቤተ ክርስትያን ዘሎና እምነትን እዩ። ዓለማዊት ቤተ ክርስትያን ምእንታና ፀሎታ ከተሕይልን ንፓትርያርክ ላቲን ዘኢየሩሳሌም ከምኡውን ንመላእ ቅዱስ መሬት ክትድግፍ ንላቦ ፀሎት ተኣምራት ከም ዝገብር ኣፅኒዕና ንኣምን። ንታይበህ ኣይትረስዑ ኣብ መላእ ዓለም ዘሎ ኩሉ ካቶሊካዊ ሰበኻታት ብዛዕባ ኣብዚ ዘሎ ኩነታት ክዛረባ ብዛዕባ እዞም ኣብ ራዕዲ ዝነብሩ ዘሎ ክርስትያን ኣሕዋትን ኣሓትን ክዛረባ ዕድም። ትውልዲ ማሕበረ ክርስትያን ኣብ ስቕታ ክጠፍእ የብሉን። ብሓባር ንዚ ህያው ኪዳን እምነት ክንዕቅቦ ንኽእል ኢና። ካብ ስነ ሜላው ክልኣዊ ርክብን ተልእኾታትን ካብ ካርዲናል ፒትሳባላን ዝግበረልና ምብፃሕ ብርግፅ ዘፀናንዓናን ኣገዳሲ ስምዒት ድሕነት ዝህበናን ምዃኑ እውን ከረጋ ግጽ እደሊ። ዝተፈላለዩ ማሕበረሰባት ኦርቶዶክሳውያን፣ ላቲናውያን፣ መለካውያንን ግሪካውያንን ካቶሊካውያን ማሕበረሰባት ነቶም ግዳያት ንምድጋፍ ብኸመይ ይውደቡ ኣለው። እዚ መሪር ፍጻሜታት እዚ ንሓድነት ክርስትያን ብዝኾነ ይኹን መገዲ ኣድልዲልዎ ድዩ? እዚ ቅልውላው እዚ ኣብ ዝገጥሞ ማሕበረሰብ ክርስትያን ምሉእ ብምሉእ ሓደ ኮይኑ ደው ይበል። ቤተ ክርስትያን ጎኒ ጎኒ እዞም ኣባይቲ ስድራ ትኸይድ ኣላ። ነቶም ኣዝዮም ተቓላዕቲ ትድግፍ ኣብ መንጎ ነበርቲ ምትሕግጋዝ ተዕቢ ክብሪ ሰብኣዊ ምክልኻል ትቕፅል ኣላ። ምስናይ ስነሜላዊ ክልኣዊ ርክባት ውክልናታት ኣህጉራውያን ትካላት ከምኡ እውን መራኸቢ ብዙሓን ብቐረባ ንሰርሐ ኣሎና። ከውንነት ታይበሕ ክፍለጥን ድምፅና ከይዕበጥን ንሰርሐ ኣሎና። ብመገዲ መድረኽኩም ኣቢለ ብቐጥታ ንርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብታ ኣብ ምዕራባዊ ገማግም እትርከብ ናይ መወዳእታ ክርስትያናዊት ቁሸት ኣብ ዝምልከት ጉዳይ ጣልቃ ከኣቱ ፃውዒት ክገብር እፈቱ። እዚ ናይ ሰፈራ መጥቃዕትታት ደው ከብለን መሬትና ምዝማት ከበቅዕን ብሰላምን ብፍትሕን ብክብርን ክንነብር ኢና እንደሊ። ታይበህ ንማሕበረሰብ ክርስትያን ፍልስጥኤም እንታይ እዩ ዘመልክት? ብፍላይ ንኢየሱስ ክርስቶስ ኣብዛ መሬት ዝተወለደላን ዝንቀሳቀሰላን 2000 ዓመት ዘኽብር እዮ በል 2033 ዓመተ ምሕረት ኣብ እንዳለወሉ ዘሎና እዋን ንኩሉ ሰብ ኣገዳስን መሰረታዊ ምልክት እዩ። ታይበህ ኣብዚ ኣብ ቅዱስ መሬት ክርስትና ንምዕቃብ ኣብ ቅድመ ግንባር ደው ኢላ ኣላ። ኢየሱስ ቅድሚ ስቃዩን ሞቱን ትንሳኤኡን ኣብ ታይበሕ ክዕቆብ ዝመረፀ ምንባሩ ንዘክር። ክርስትያን ኣብ ቅዱስ መሬት ዘለዎ ነባሪ ህላወን ህያው ምስክር ኮይና ክንቅፅል ይግባእ። ዓለም ምስ ታይበህ ደው ክትብል ኣለዋ እንክብሉ ምዜና ቫቲካን መደብ ቋንቋ ፈረንሳ ጋዜጠና ሚርያም ሰንዱኖ ብስልኪ ዘካይድዎ ቃለ መሕትት ይዛዝሙ። ኣብ መብዛሕትኡ ክፋል እስያ ካቶሊካውያን ሒደት ቁፅሪ ዘለዎም እዮም። ግን እዚ ናይ ተስፋ ምቁራፅ ምክንያት ኣይኮነን። ኣብ ክንዲኡስ ሓደ ካብቲ ፍሉይ ፀጋታት ቤተ ክርስትያን ክኸውን ይኽእልን ሓድሽን ትሑትን መገድታት ምስክርነት ወንጌል ንምርካብ ዝግበር ዕድመ እውን ምዃኑ ሊቀ ጳጳሳት ቡዲ ክሌደን የስተብህሉ። ኣብዚ ቀረባ እዋን ኣብ ጃካርታ ዝተዛዘመ መበል 12 ምሉእ ሓፈሻዊ ጉባኤ ፌደራላዊ ጉባኤታት ጳጳሳት እስያ ኣማኪሎም ዜና ቫቲካን ቃለ መሕትት ዘካየዱ ናይ ኢንዶኔዥያ ጉባኤ ጳጳሳት ምክትል ኣቦ መንበር ናይ ሰበኻ ኤንደ ሊቀ ጳጳሳት ቡዲ ክሌደን እቲ ምትእኽኻብ ተሳተፍቲ ኣብ መላእ እስያ ኣብ ዘሎ ብዙሕ ዝተፈላለየ ክውንነት ቤተ ክርስትያን እተቕርቦ ኩለ መድያዊ ኣገልግሎት ዝሕግዝ ምዃኑ ኣስተብኪሎም ነፍሲ ወከፍ ሓቂ ኢና ርክብ ዝዓበየ ነገራት ክንመሃር ዕድል ምዃኑ ዳግማይ ብንጹር ዘረጋገፀ እዩ ቢሎም ካብ ዝተፈላለዩ ሃገራት እስያ ዝመፁ ተሳተፍቲ ንምስማዕ ኣልቢ ከተዓብን ኣድማስ ከተሰፍሕን ከምኡ እውን ልኡኻት ኣብተን መብዛሕትኡ ግዜ ካቶሊካውያን ውሕዳት ዝኾኑለን ከባብያዊ ኣብያተ ክርስትያን ህላወ ኣምላኽ ንክፈልጡ ሓጊዝዎም እዩ። ውሕዳት ምዃን ተስፋ ንምስኣን ተስፋ ንምቁራፅ ምክንያት ኣይኮነን። ይግዳስ ምስ ክብረታት ወንጌል ንምንባር ትሑታትን ንኣሽቱን መገድታት ኣብ ምርካብ ንምምስካር ዝሕግዝ ኣጋጣሚ እዩ ኢሎም። እዚ ብዛዕባ ተልእኮ ቤተ ክርስትያን ኣብ እስያ ፍሉይ ዝኾነ ነገር ዘመልክት እዩ። ኣብ እስያ ብዛዕባ ሕሹኽታ ወንጌል ኢና ንዛረብ መገዲ ወንጌል

0: መገዲ ትሕትና ምዃኑ ከም ብሓድሽ ምግንዛብ ንዖም ሓደ ካብቲ ኣብቲ ጉባኤ ዝተመክሮ ምዃኑን ንዚ ብፅሞና ዝፍፀም ምስክርነት ካብ ድኽመት ዝተወልደ ስልቲ ዘይኮነስ ኣብያተ ክርስትያን እስያ ንኣድማሳዊት ቤተ ክርስትያን ከቕርብኦ ዝኽእላ ኣበርክቶ ተገይሩ እዩ ዝረአ። ናይ መወዳእታ መልእኽቲ ናይቲ ዝተኻይደ ሓፈሻዊ ዓውደ ጉባኤ ሲኖዳውነት ቅድሚ መዋቕራት ምቕያር ንልቢ ዝልውጥ እዩ። እዚ ካብቲ መራሕቲ ቤተ ክርስትያን ካብ ዘስተውዕልዎ ኣገባብ ጀሚሩ ጭቡጥ ምልዋጥ ይሓትት። ብቐዳምነት ሰማዕ መራሒ ንምዃን ዝግበር ምልዋጥ ከምዚ ዝኣመሰለ ምስማዕ ኣብ ካቶሊካውያን ጥራይ ክድረት ከም ዘይክእል ገሊፆም ናይ ካልእ ሃይማኖታት ሰዓብትን ተፈጥሮዊ ዓለምን ነቶም ብዙሕ ግዜ ዕሽሽ ዝበሃሉ ሰባትን ማለት ደቂ ተባዕትዮን ደቂ ኣንስትዮን መንእሰያትን ድኻታትን ከጠቃልል ኣለዎ ምስማዕ ንስልጣን መንበረ ጵጵስና ከም ዘየጉድሎ ኣስሚሮም መራሕቲ ንስልጣን ከም ዓብላሊ ሓይሉ ዘይኮነስ ከም ፃውዒት ንኣገልግሎት ሓነፅቲ ድልድልን ገዛእ ርእሶም ድልድልን ምዃኖም ክርድእዎ ስለ ዘኽእሎም ይሕይሎም። እቲ ካልኣይ ምልዋጥ ድማ ንርክብ ኣብ መንጎ ዝተፈላለያ ባህልታት ዝውክል እዩ። ኣብዛ ብዘይተለምደ ባህላውን ሃይማኖታውን ብዙሕነት ዝተላለየት ኣኹር መራሕቲ ቤተ ክርስትያን ነቲ ንካልኦት ዝርኢሉ ኣገባብ ዝቐርፅ ቅድማ ፍርዲ ዝያዳ ከዝተውዕልዎ ኣለዎም። መብዛሕትኡ ግዜ ብሰንኪ ባህላዊ ቅድማ ፍርዲ ጎይታ ኣብ ካልኦትን ብካልኦትን ኣቢሉ ዝፍፅሞ ዘሎ ዝዓበየ ነገራትን ከይንርኢ ይዓግተና እንክብሉ ይገልፁ። እቲ ሳልሳይ ድማ ናብ ቅዱስ ቁርባናዊ መንፈሳውነት ምልዋጥ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ዘካየድናዮ መበል 12 ሓፈሻዊ ምሉእ ዓውደ ጉባኤ ዘመሓላለፎ መልእኽቲ ጠቂሶም ካብ ውህበት ጎይታና ኣብ ቅዱስ ቁርባን ዝውሕ ዝግብረ ሰናይ ዝተመስረተ መንፈሳዊ ቤተ ክርስትያናዊ ሓድነት ክንሓንፆ ንፅዋዕ ቢሎም ቅዱስ ቁርባን ንመራሕቲ ቤተ ክርስትያን ፀዋዕታኦም ናይ ገዛእ ርእሶም ከም ዘይኮነ ዘኻኽሮም ቤተ ክርስትያን ብቐዳምነት ኣባና ኣይትምርኮስን እያ። ቤተ ክርስትያን ድማ ናትና ኣይኮነት ንናይ ጎይታ እያ። መርሕነት እምበኣር ኣብቲ ክርስቶስ ንቤተ ክርስትያን ገዛእ ርእሱ ኣሕሊፉ ዝሓበ ፍቕርን ኣገልግሎትን ተሳትፎ ምዃኑ ክፍለጥ ኣለዎ። እቲ ራብዓይ ምልዋጥ ምናልባት እቲ ዝቐለለ ክኸውን ይኽእል እዩ። ንሱ ከዓ ሞሳ ምስጋና ዝብል እዩ። ሊቀ ጳጳሳት ክላይደን ቤተ ክርስትያን ዋላ እታ መጓሰ ንእሽቶ ኣብ ዝኾነትሉ እዋን ነቲ ብሓላፍነት ዝተዋሕባ መጓሰ ከተመስግን ትፅዋዕ። ኣብ መብዛሕትኡ ክፋል እስያ ክርስትያንን ካቶሊካውያንን ውሕዳት ምዃኖም ንቤተ ክርስትያን ናብ ተስፋ ምቁራፅ ዝመርሕ ኣይኮነን። ኣብ ክንድኡ እምነት ኣብቲ ምስ ሰባት ዝቐርበሉ ናይ ገዛእ ርእሱ መገድታት ዘለዎ ኣምላኽ ኣብ ዘለዋ ምትእምማን እዩ ዝምርኮስ። ምስሊ ቤተ ክርስትያን ከም ሓናፂ ድልድልን ኣብ እዋን ጉባኤ ፌደራላዊ ጉባኤታት ጳጳሳት እስያ ብተደጋጋሚ ዝተቀልቀለ ኮይኑ ግን ህንፀት ድልድል ኪኖ ኣብ መንጎ ሃይማኖታት ዝግበር ዘተ ኣፀቢቑ ክዝርጋሕ ኣለዎ ቢሎም ኣብ ውሽጢ ቤተ ክርስትያን ብፍላይ ኣብታ ብዙሕ ህዝቢ ዝነብረላ ኣህጉር ምስ መንእሰያት ድልድል ምህናፅ ከም ዘድሊ ኣጉሊሖም ብተወሳኺ ስደተኛታት እቶም ዝሓሸ ሂወት ክደልዩ ናብ ሓዳስ ሃገር ዝኣትውን ብተመሳሳሊ ምክንያት ካብ ሃገሮም ዝወፁን ቤተ ክርስትያን ኣብ ውሽጢ ናይ ገዛ ርእሳ ማሕበረሰባት ኣብ መንጎ ዝተፈላለዩ ባህላዊ ጉጅለታት ድልድል ክትሃንፅ እውን ኣለዋ። ኪኖ ቤተ ክርስትያን ምስ ሰናይ ድሌት ዘለዎም ሰባትን በርገሳውያን ማሕበራትን መንግስታትን በዕሉ ፍጥረትን ድልድል ምግባር ከም ዘድሊ የመልክቱ። ካብቶም ብዙሓት ሕብረተሰባት እስያ ዘጋጥሞም ዘሎ ብድሆታት ሓደ ብፍላይ ህፁፅ እዩ እንክብሉ ገሊፆም ንሱ ድማ ቅልውላው ስነ ምህዳር እዩ። እዚ ኩሉ ብድሆታት ነተን ኣብ እስያ ዝርከባ ናይቲ ከባቢ ኣብያተ ክርስትያን ሓቀይናን ህፁፅን ብድሆታት እዩ። እቲ ኣዝዩ ህፁፅ እንብሎ ክንጠቅስ እንተደኣ ኮይና ግን ጉዳይ ስነ ምህዳር እዩ ምበልኩ። ብዙሓት ሃገራት እስያ ቁጠባዊ ምዕባለ ይስዕባ ከም ዘለዎ ኣመልኪቶም እንተኾነ ግን ተፈጥሮዊ ሓብቲ መብዛሕትኡ ግዜ ብልዑል ከባቢያዊ ወፃኢታት ከም ዝምዝመዝ ይረአ። ብፍላይ ነቲ ኣብ ልዕሊ ተፈጥሮ ዘለዎ ሳዕቤን ሸለል ብምባል ዝካየድ ምብራስ ኣግራብን ምዝማት መሬትን ምውፃእ ዕደናን ይሕብሩ። መሰረታዊ ርኣይ ብፅኡነቶም ብዛዕባ ቤተ ክርስትያን ኣብ እስያ መንፈሳውነት ተልእኾ ኣምላኽ እዩ። ተልእኾ ቅድሚ ኩሉን ልዕሊ ኩሉን ተልእኾ ኣምላኽ ምዃኑ መእማን እዩ። ኣምላኽ ናብ ልቢ ሰባት ባህልታት ንምቕራፅን ሃይማኖታት ንምልዓዓልን ናይ ገዛእ ርእሱ መገዲ ኣለዎ። እግዚኣብሄር ድሮ ምስ ሰብኣውነት ድልድል ንምህናፅ ይሰርሕ። ክርስትያን ድማ ድልድልን ሓነፅቲ ድልድልን ኮይኖም ኣብቲ ስራሕ ንክሳተፉ ይፅውዑ። እዚ ማእማን ዝመሰረተ ተስፋ እውን እዩ። ሚስዮ ደይ ተልእኾ ኣምላኽ ስለ ዝኾነ ጥራይ ኣብ እስያ ዘላ ቤተ ክርስቲያን መጻኢ ኣለዋ። እዚ ኣረኣእያ እዚ ኣብ ውሽጢ ቤተ ክርስቲያን ኢንዶኔዥያን ኣብ ሰፊሕ ስድራ ቤት ፈደራላዊ ጉባኤታት ጳጳሳት እስያ ሓላፍነቱ ኣብ ዝወስደሉ እዋን ብሓባር መርሕነት ዘለዎ ርዲት እውን ይቐርጾ። እቲ መልሲ ሲኖዶም መርሕነት እዩ ዝሰምዕ ዝተፈላለዩ ድምፅታት ዝቕበል ሓላፍነት ምክፋል ዘይፈርሕ መርሕነት ስልጣን ከይንስእን ኣይንፈርሕን። እንታይ ደኣ ዝያዳ ሰባት ኣብቲ መርሕነት ክሳተፉ ክንዕድምን ምትብባዕን ብስም መጻኢ ቤተ ክርስቲያን ብሓባር ምጉዓዝ ሓላፍነት ምክፋል እዩ። ፈደራላዊ ጉባኤታት ጳጳሳት እስያ ዘካየዶ ጉባኤ ኣብ ዝዛዘመሉ ዝነበረ እዋን ኣብ መላእ እስያ ዝርከቡ ካቶሊካውያን ናብ ገጾም ሒዞም ክኸዱ ተስፋ ዘለዎ ሓደ መልእኽቲ ተሓቲቶም ኣብ ዝሃቦም መልሲ ምናልባት ድማ ሕመረት ናይቲ ብዛዕባ ተልእኮ ቤተ ክርስቲያን ኣብ እስያ ዝገበሮ ኣስተንትኖ ዝሓዘ ክኸውን ይኽእል እዩ። ከምቲ ኢየሱስ ዝገበረልና ድልድላትን ሓነስቲ ድልድልን ክትኮኑ ዝዕድም ትብዓት ኣብዛ ካቶሊካውያን መብዛሕትኡ ግዜ ከም ውሑዳት ዝነብሩሉ ኣህጉር መጻኢ ስብከተ ወንጌል ኣብ ዓው ኢልካ ምዝራብ ብዘይኮነስ ብዕሙቀት ክትሰምዕን ብትሕትና ክትመላለስን ብትዕግስቲ ክትሓንፅን ኣብ ምምሃር ዝምርኮስ ክኸውን ይኽእል እዩ። እቲ ህዱእ ምስክርነት ቤተ ክርስቲያን ኣብ እስያ ወንጌል ሕሾ ከምባል ልክዐ ወንጌላዊት ልእኽቲ ናይ ምዃን ሓይላ ክትረኽበሉ ዝከኣል ቦታ እዩ እንክብሉ ዘካይድዎ ቃለ መሕትት ይዛዝሙ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሃዋርያዊ መስተናብር ናይታ ግዝኣት ሃገር እስጳኛ ዝኾነት ሴውታ ብዛዕባ እቲ ኣብ ዝቐረባ እዋን ኣብቲ ሃገር ዘጋጠመ ሰብኣዊ ቅልውላው የስተንትኑ። ንዅለን ሰበኻታት ከዓ ሓድሽ ባህላዊ ፈልሚ ምእንቲ ኸምጽእ ናይ ጸሎት ምንቅስቓሳት ከካይዱ ጻውዒት ኣቕሪቦም። ሃዋርያዊ መስተናብር ሰበኻታት ካዲዝን ሴውታን ብፁእ ኣቡነ ራሞን ቫልዲቪያ ድሕርቲ ኣብ ዝቐረባ እዋን ኣብ ሴውታ ዘጋጠመ ፍጻሜታት ናብ ካህናትን ኣባላት ሰቡ ፍይ ህይወትን ሰቡትን ኣንስትን ምእመናንን ሰበኻኦም መልእኽቲ መሓላሊፎም ብዛዕባ እቲ ዘጋጠመ ሰብኣውን ትካላውን ቅልውላው እውን ሓሳባቶም ኣካፊሎም። ኣብ ጸሎትን ሓድነትን ዳግሚ ህንጸትን ምትእምማንን ዘተኰረ ናይ ቤተ ክርስቲያን ምላሽ እውን ሓሳባት ኣቕረቡ። እዞም ጳጳስ ዝሓለፈ ቐዳም ዕለ 8 ነሓሰ ኣብ መርበብ ሓበሬታ ናይታ ሰበኻ ኣብ ዝጸሓፍዎ ደብዳቤ ካብቲ ኣብ መራኸቢ ብዙሓን እተረእየ ንላዕሊ ንድሕሪት ተመሊስካ ነቲ ዘጋጠመ ኩነታትን ጽልዋኡን ምሉእ ብምሉእ ንምርዳእ ልዕሊ ሓደ ሰሙን ከም ዘድልዮ ኣፍልጦ ሃብሉ። ስቓይን ፍርሕን ምጥርጣርን ከም ዘሎ ይገልጹ። እንተኾነ ግን እቲ ውጥረት ናብ ዝዓበየ ግጭት ንኸይሰግር ዝዓገትዎ ህዝቢ ሴውታ ዝረኣይዎ ህድኣት እውን ብናእዳ ይገልጹ። ነቲ ህርፋንን ብልሽውናን ዘምጽኦ ሰብኣዊ ዕንወት ክብሉ ዝጸውዕዎ ኩነታት ድማ ኰነንዎ። በታ ሓደ ሸነኽ መጻኢ ዘይብሎም መንእሰያት ካብ ሓላፍነቶም ንምምላጥ ምምሕዳራዊ ጉድለት ተጠቂሞም ካብ ተሓታትነቶም ዘምልጡ ዓበይቲ ሰባት ከምኡውን ነቶም ንተኣፋፊ ኩነታት እተቓልዑ ንኣሽቱን መንእሰያትን እንክኾኑ፣ በቲ ኻልእ ሸነኽ ከዓ ሰባት ናባባይትን ንግዳዊ ህንጻታትን ክኣትዉ ከለዉ ስድራ ቤታትን ወነንቲ ንግድን ዘጋጥሞም ፍርሒ እውን ይጠቕሱ። እዚ ኸዓ ሳላ ህድኣት ህዝቢ ሴውታ ከም ዘይተፈጸመ ቅድሚ ምእማኖም ናብ ዝዓበየ ግጭት ክሰግር ዝኽእል ከም ዝነበረ እውን የመልክቱ። ንእምነት ከም ሓደ ካብቲ ቀንዲ ምንጪ ተስፋ ገይሮም እዮም ዘቕረብዎ። ብፍላይ ነቲ ቅድስተ ማርያም ዘኣፍሪቃ ተባሂላ እትፍለጥ ጠበቓ ቅድስቲ ሴውታ ዝተጻወተቶ ግደ እውን ኣጉልሑ። ንሱ ድማ ምንጪ ምጽንናዕ ማሕበረሰብ ከም ዝኾነት ገሊጾም ቅድስተ ማርያም ዘኣፍሪቃ እንደገና ንሴውታ ኣብ ጸገማታ እትመርሓ መብራህቲ ኮይና ኣላ ክብሉ ኣመልከቱ። ኣብዚ መዳይ እዚ ነዛ ቅድስቲ ጠበቓና ንምርካብ ዝግበር በዓላትን እንተላይ መስዋእተ ቅዳሴ ከምኡውን መንፈሳዊ ሰልፊ እምነት ኣብ ዳግሚ ህንጸት እታ ኸተማ ኣበርክቶ ከም ዝገብር ኣፍልጦ ንምሃብ ከም ኣጋጣሚ ገይሮም ከም ዝርእይዎ እውን ገለጹ። ዝሓለፈ ሰሉስ ዕለት 4 ነሓሰ ብዙሓት ካብ ሴውታ ዝመጹ ሰባት ኣብ ቤተ መቕደስ ቅድስተ ማርያም ዘኣፍሪቃ ተኣኪቦም ኣብ እግሪ ድንግል ማርያም ዕምባባታት ኣንቢሮም ነታ ኸተማን ስድራ ቤታታን ብፍላይ ከዓ ነቶም ብሰንኪቲ ዘጋጠመ ኩነታትን ሳዕቤናቱን ብሕድሪ ናብኣ ኣወፈይዎ። ንርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰንበት ዕለት 2 ነሓሰ 2026 ድሕሪ ጸሎት መልኣከ እግዚኣብሔር ንሴውታ ኣብ ልቦም ከም ዝዝክርዋ ዝገለጹሉ መልእኽቲ ኣመልኪቶም ምስጋናኦም ገለጹ። ንዕዮ ካህናት ሰበኻታትን ኣባላት ማሕበረሰቡ ፍይ ህይወት ዝኾኑ ሰቡትን ኣንስትን ወለንተይናታትን ኣብ ካዛ ሳን ኣንቶኒዮ ካሪታስን ከምኡውን ንመካነ ሕውነት ቅድስቲ ጠበቓኦም ኣፍልጦ ሃብሉ። እዞም ጉጅለታት ዝሃብዎ ምላሽ ኣብ መንጎ ብዙሕ ውጥረት ዘለዎ ኩነታት ናይ ሓድነት ኣብነት እዩ ክብሉ መስከሩ። ስለዚ ንብምልኡ እቲ ሰበኻን ንክርስትያናዊ ማሕበረሰብ ሴውታን ናይ እምነት ምስክርነቱ ህያው ምእንቲ ክኸውን ክድግፉን ከተባብዕዎምን ጻውዒት ኣቕሪቦም። ደድሕሪ ጻውዒት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ብፁእ ኣቡነ ቫልዲቪያ ንሰባት ዒንቶም ናብ ኣምላኽ ክጥምቱ ጻውዒት ኣቕረቡ። ኩለን ኣብያተ ክርስቲያን ሰበኻታቶም ቀቅድሚ በዓለ ፍልሰታ ለማርያም ኣብ ዘሎ ምሸት ኣብ ሰየውታ ሰላምን ርግኣትን ፍትሕን ንኽሰፍን ጸሎት ዘሰርክ ከካይዱ ተማሕጸንዎም። እቲ ስነ ስርዓት ኣብ ቤተ መቕደስ ቅድስተ ማርያም ዘኣፍሪቃ እውን ክካየድ እዩ። ዕላማ ናይ ዝመደብ ጸሎት ዕቑባ ንምሕታት ጥራይ ዘይኮነስ በታ ተቐበልናያ እምነት ኣብ ብስለት ንኽንበጽሕ ከምኡውን ነዚ ዘሎ ኩነታት እዚ ብሓባር ክንዋጽኣሉ እንኽእል ዘድሊ መንፈስ ንምሕታት እዩ ክብሉ ኣመልከቱ። እቲ ኣብ ሰየውታ ዘጋጠመ ኩነታት ዓሚቕ ባህላዊ ለውጢ ከም ዘሎ እዩ ዝሕብር። ስለዚ ሰባት እቲ ቕልውላው ክሳብ ዝሓልፍ ክጽበዩ ጥራይ ዘይኮነስ ነዚ ፍጻሜታት እዚ ሓድሽ ምዕራፍ ንምጅማር ከም ኣጋጣሚ ገይሮም ክቕበልዎ ተማሕጺኖም። እዚ ፍጻሜታት እዚ ዕምቆት እቲ ዝቕጽል ዘሎ ባህላዊ ለውጢ ዘርኢ እዩ ዝመስለኒ ክብሉ እውን ኣጠንቀቑ። እዚ ብድሆ እዚ ምስ ኣጋጠመ ንማሕበረሰብ ሰበኻኦም ኣዒንቶም ኣልዒሎም ብሓባር ጸሎት ናብ ጐይታ ክዕርጉ ተማሕጺኖም። ቀቅድሚ ኢዮቤል መበል 2000 ዓመት ዝኽሪ ዕለተ ጥምቀት ጐይታናን መድሓኒናን ኢየሱስ ክርስቶስ ሲቪላውያን መራሕትን ሃይማኖታውያን ኣገልገልትን ነቲ ታሪኻዊ ፍጻሜ ንምጽምባል ምድላዋት ንምጅማር ኣብ ሃገረ ዮርዳኖስ ኣኼባ ኣካይዶም። 2030 ዓመተ ምህረት ካብቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዮሃንስ መጥመቕ እተጠምቀሉ ትውፊታዊ ዕለት 2000 ዓመት ዝዝከረሉ ኣጋጣሚ ክኸውን እዩ። እዚ ድማ ኣብቲ ሕጂ ኣብ ሃገረ ዮርዳኖስ ኣብ ኣልማግታስ ተባሂሉ ዝጽዋዕ ቦታ እዩ ተፈጺሙ። ትማል ሶኑይ ዕለት 10 ነሓሰ ቀዳማይ ሚኒስተር ሃገረ ዮርዳኖስ ጃፉር ሓሳን ኣብ ወርሒ ነሓሰ ነቲ ናይ መጀመርታ ኣኼባ ሃገራዊ ኮሚቴ ንምድላው ካልኣይ 1000 ዓመት ጥምቀት ኢየሱስ ክርስቶስ መሪሑ። እቲ ኮሚቴ ሚኒስተራትን መራሕቲ ሃይማኖትን ተወከልቲ ማሕበረሰብን ከምኡውን ንዝምልከቶም ትካላት ዝሓቆፈ ኮሚቴ ኮይኑ ነቲ ዝኽሪ ንምድላውን ንምቁፅጻርን ከም ሃገራዊ መወከሲ ኮይኑ የገልግል ኣሎ። ኣብቲ ዝተኻየደ ኣኼባ ቀዳማይ ሚኒስተር ሓሳን ነቲ ብቤት ምኽሪ መራሕቲ ኣብያተ ክርስቲያን ዮርዳኖስ ዝቐረበ ተበግሶ ንምድጋፍ ምስ መምርሒታት ግርማዊ ንጉስ ኣብዱላህ ዳግማይ ብምስምማዕ ብህጹጽ ምድላዋት ምጅማር ኣድላይ ምዃኑ ኣጉልሐ። ካልኣይ 1000 ዓመት ጥምቀት ጐይታናን መድሓኒናን ኢየሱስ ክርስቶስ ምዝካር ታሪኻውን ሃይማኖታውን ኣቕዋም ሃገረ ዮርዳኖስ ከም ዓለምለኻዊ መካነ ንግደት መጠን ዘለዋ ግደ ዘንጸባርቕን ክኸውንን ከሎ መልእኽቲ መንግስቲ ኣምላኽ ድማ ብሓባር ንምንባር ንኻልኦት ኣኽብሮትን ሰላምን ፍቕርን ሰብኣዊ ሕውነትን የጉልሕ ክብል ኣመልኪቱ። መንግስቲ እቲ ሃገር ነታ ኣጋጣሚ ንምድጋፍ ኩሉ ጥሪቱ የንቀሳቕስ ከም ዘሎ ብምግላጽ ዮርዳኖስ ከም ሃገር ሃይማኖታዊ ውርሻን ዓለምለኻዊ መካነ ንግደት ክርስቲያን መጠን ዘለዋ ቦታ ንምድልዳል ኣጋጣሚ ምዃኑ ገለጸ። እቲ ኣኼባ ነቲ ኣብ ጥቓ ጥምቀት ጐይታና እተፈጸመሉ ቦታ ዝርከብ መሰረታዊ ህንጻታትን ምዕባለ መሬትን ሓያሎ ውጥናትን ንምፍጻም ዘምጽኦ መደባት ገምጊሙ ይርከብ። ገለ ካብዚ ኸኣ ንክርስቲያን ነጋድያንን በጻሕትን ዝኸውን ቁሸት ንጥምቀት ጐይታናን መድሓኒናን ኢየሱስ ክርስቶስ እተወፈየ ቤተ መዘክር ቀጠልያ መተሓላለፊ መስመራት ከምኡውን ኣብቲ ቦታ ዘሎ ምምሕያሽ ዘድልዮ ህንጻታት ዘጠቓልል እዩ። ብተወሳኺ እውን እቶም ተሳተፍቲ ነቲ ኣፈጻጽማ ብደገፍ ክኢላታትን ምኩራት ሰባትን ንምቁፅጻር ፍሉይ ንኡስ ኮሚቴ ምቛም ኣድላይ ምዃኑ ኣጉሊሖም። ኣብ 2030 ንኻልኣይ 1000 ዓመት ጥምቀት ጐይታናን መድሓኒናን ኢየሱስ ክርስቶስ ንምድላው ዝቖመ ሃገራዊ ኮሚቴ ብቐዳማይ ሚኒስተር ሃገረ ዮርዳኖስ እዩ ዝምራሕ ዘሎ። ኣባላቱ ድማ ሚኒስተራት መንግስታዊ ርክባት፣ ውሽጣዊ ጉዳያት፣ ዲጂታላዊ ቁጠባ፣ ንግድን ቱሪዝምን ጥንታዊ ቅርስታትን ዘጠቓልል እዩ። ኣብቲ ኮሚቴ ድማ ብፁእ ኣቡነ ክሪስቶፈር ኣትላ ናይ ግሪክ ኦርቶዶክስ ቤተ ክርስቲያን ዮርዳኖስ ሊቀ ጳጳሳት፣ ብፁእ ኣቡነ ኢያድ ትዋል ናይ ላቲናዊ ፓትርያርክ ኣቃቤ መንበር ኣብ ዮርዳኖስ፣ ብፁእ ኣቡነ ሆሳም ናኡም ሊቀ ጳጳሳት ኣንግሊካዊት ቤተ ክርስቲያን ዮርዳኖስ፣ ብፁእ ኣቡነ ሙኒብ ዮናን ጳጳስ ወንጌላዊት ሉተራዊት ቤተ ክርስቲያን ነበር፣ ኣቦ መንበር ቦርድ ኣመሓደርቲ መሰረታዊ ምዕባሌ ናይ መካነ ጥምቀት ጐይታና፣ ጠቕላሊ ኣመሓዳሪ ኮሚሽን መካነ ጥምቀት ጐይታና፣ ጠቕላሊ ኣመሓዳሪ ቦርድ ቱሪዝም ዮርዳኖስ ናዲም አልማውሸር፣ ኦሳማ ኢምሴህ ከምኡውን ባሴም ፋራጅ ኣባላት እቲ ኮሚቴ እዮም። ካብ መላ ዞባ ማእከላይ ባሕሪ ዝመፁ መንሰያት ካብ ዕለት 10 ክሳብ ዕለት 14 ነሓሰ ኣብ ደቡባዊ ኢጣልያ ኣብ መበል 11 ዙር ናይቲ ዝርርብን ሕውነትን ዘተባብዕ ኣሕጉራዊ ተበግሶ ካርታ ዲሉካ ጉባኤ የካይዱ ኣለዉ። መንሰያት ኣብ ደቡባዊ ዞባ ፑልያ ኢጣልያ ንሰላም ኣብ ዞባ ማእከላይ ባሕሪ ተወፈየ ናይ ሓሙሽተ መዓልቲ ጉባኤ ጸሎትን ኣስተንትኖን የካይዱ ኣለዉ። ካብ ዕለት 10 ክሳብ ዕለት 14 ሓሰ ካብ ዝተፈላለየ ዞባታትን ሃይማኖታትን ዝመፁ መንሰያት ኣብ ገማግም ማእከላይ ባሕሪ እትርከብ ከተማ ሳንታ ማርያ ዲሉካ ንመበል 11 ዙር ጉባኤ ካርታ ዲሉካ ሰላማዊ ማእከላይ ባሕሪ ንሰላማዊ ዓለም ጽባቕን ስነ ጥበብን ሰላምን ብዝብል ኣርእስቲ ኣኼባ የካይዱ ኣለዉ። እቲ ኣብ 2016 ተመስረተ ዓመታዊ ጉባኤ ካብ ገለ ተፈላለየ ሃገራት ገማግም ማእከላይ ባሕሪ ዝመፁ መንሰያት ንምርኻብን ንሰላም ጭቡጥ መብፅዓታት ንምፍጣርን ንምሕጋዝን ዝዓለመ እዩ። ካብቶም ኣብዚ ዓመት እዚ ተሳተፉ መንሰያት ካብ ቆጵሮስን ኢየሩሳሌምን ከምኡ ውን ካብ ካሪታስን ካልኦት መሻርክቲ ውድባትን ዝሳተፉ ኢጣልያውያን መንሰያት ይርከብዎም። እቲ ኣኼባ ካብ 18 ክሳብ 35 ንዝዕድሚኦም መንሰያት ክፉት እዩ። ናይዚ ዓመት እዚ መርሓ ግብሪ በቲ ብፁእ ካርዲናል ፒየር ባቲስታ ፒዛባላ ዘመሓላለፍዎ ጉስነታዊ መልእኽቲ ተመሪሑ ብዛዕባ ኢየሩሳሌም ንምዝታይ ብዓብዪ ሓጎስ መደባቱ የካይድ ኣሎ። ኣብተን ናይ መጀመርታ 3 መዓልትታት ናይቲ ፍጻሜ ወለንተይናታት ብዛዕባ ዝቖሰለ ርክባትን ሃብታም ፍልልያትን ንኻልኦት ናይ ምቕባል ኣገዳስነትን ተዘክሮታት ምሕዋይ ከምኡውን ተስፋ ምህናፅ ዝብሉ ዓውደ መጽናዕቲ የካይዱ ኣለዉ። ምስቶም ኣብቲ ከባቢ ዝርከቡ ማሕበረሰብ ክራኸቡን ናይ መወዳእታ ሒደት ኪሎ ሜተራት ቪያ ፍራንሲጄና ብእግሮም ክጓዓዙን እዮም። እዚ ድማ ናብቲ ኣብ መንጎ ምብራቕን ምዕራብን ከም መራኸቢ ጌርካ ዝረአ ቦታ ሳንታ ማርያ ደፊኒቡስ ቴራ ናይ ምብጻሕ ኣጋጣሚ ክኸውን እዩ። እቲ ኣብ ብምሉእ ተኣኼባ ዝካየድ ዘተ ነቲ ኣብ መወዳእታ ተኣኼባ ዝተፈረመ ካርታ ዲሉካ 2026 ንምድላው ኣበርክቶ ክገብር እዩ። ዝተበግሶ እዚ መንፈሳዊ ኣሰር ናይቶም ናይ ሰበኻታት ሞልፌታ ሩቮ ጆቪናዞ ተርሊዚ ጳጳስ ዝነበሩ ክቡር ኣገልጋል እግዚኣብሄር ኣባ ቶኒኖ ቤሎ ኣብ ኣገልግሎቶም ሰላምን ዓመፅ ዘይብሉ ሓድነትን ምስ ድኻታት ምትሕብባርን ዝገበርዎ ኣገልግሎታት ዝዝክር ክኸውን እዩ። ፓትርያርክ ላቲናዊ ስርዓት ናይ ትኽተል ካቶሊካዊት ቤተ ክርስቲያን ኢየሩሳሌም ብፁእ ካርዲናል ፒዛባላ ብዕለት 13 ሓሰ ናብ ሆስፒታል ካርዲናል ፓኒኮን ኣብ ትሪካዝ ዝርከብን ናብ ሆስፒታል ካዛ ዲ ቢታንያ ክበጽሑ እውን ከም መደብ ተታሒዙ ኣሎ። ኣባኡ ድማ መስዋዕቲ ቅዳሴ ክዕርጉ ትፅቢት ይግበረሎም። ጸኒሖም ድማ ኣብ ባዚሊካ ሳንታ ማርያ ደፊምቡስ ቴራ ምስ በጽሑ ምስቶም ተሳተፍቲ እቲ ጉባኤ ክራኸቡ እዮም። ብድሕሪ እዚ ኣብ መቓብር ክቡር ኣገልጋል እግዚኣብሄር ቶኒኖ ቤሎ ንምጽላይ ናብ ኣሌሳኖ ክኸዱ እዮም። ካብ ዕለት 13 ክሳብ ዕለት 14 ሰነ ተሳተፍቲ ናብቲ ኣብ ሉካ ዝርከብ ቤተ መቕደስ ቅድሚ ምኻዶም ኣብቲ መቓብር ናይ ጸሎት ዘሰርክ መደባት ከካይዱ እዮም። እቲ ሓድሽ ካርታ ዲሉካ ድማ ብዕለት 14 ሓሰ ልክዕ 97 ናይ ንግሆ ብዕሊ ክእወጅ እዩ። ብፁእ ካርዲናል ፒዛባላ ድማ ነቲ መዛዘሚ መስዋዕቲ ቅዳሴ ኣብ ቅርዓት እቲ ቤተ ክርስቲያን ኣብ ዝርከብ ኣደባባይ ክመርሑ እዮም።
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።